0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምርኢት ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 18 ሰነ 2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ናይ ሓዋርያዊ መንበር ቤት ምሕደራ ጉዳያት ውርሻ ኣቦ መንበር ናይ ግራዲስካ ስዩም ሊቀ ጳጳሳት ጆርዳኖ ፒቺኖቲን ዋና ፀሓፊኦም ዶክተር ፋቢዮ ጋስፐሪኒ ናይ ቅዱስና ጉዳይ ዝከታተል ናይ ቅዱስ መንበር ዕለ ቤት ፅሕፈት ህየንተ ካርዲናል ማርቸሎ ሰሜራሮ በኢየሩሳሌም ናይ መንበረ ጥበብ ኣፕራይስ ልኡካን ናሃወርያዊ ዕደት ሃገረ ቫቲካንን ዝኣተው ናይ ሆንግ ኮንግን ማካኦ ቤት ምክሪ ጳጳሳት ናይ ሪፐብሊካዊት ፔሩ ርእሰ ብሄር ሆሴ ማርያ ባልካዛር ዜላንዳን በዓልቲ ቤቱን ኣሰናይቱን ጳጳሳዊ ትካል ሓልዮን ምስራዓውያን ኣብ ቤተ ክርስትያን ኣብ ዘካይዱ ሓፈሻዊ ዓመታ ምሉእ ጉባኤ ተጋባእያን ኣብ ሃገረ ቫቲካን ናይ ሃገረ ችሌ ልኡከ መንግስቲ ፓትሪስያ ያኮሊነ ራያ ጉተ ረዝነ ስነብታት ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝለገሱ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 18 ሰነ 2026 ዓመተ ምሕረት መደብ ፈነወና ቃል ርእሰ ሊቃነ ጳጳሳት ሊዮን ዕለት 17 ሰነ ድሕሪ ዝለገስዎ ናይ ዕለት 4 ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ወከልቲ ናይቲ ኣብ ምሕላው ትሕቲ ዕድመ ቆልዑ ዘገልግል ማእከል ምርምርን ስልጠና ንዕቁባ ቆልዑ ተቐቢሎም ዝለገሶ ቃል ምዕዳን ርእሰ ሊቃነ ጳጳሳት ኣብ ሮማ ዋና ቤት ፅሕፈት ውጥን ምግባእ ዓለም ወግዓዊ ምብፃሕ ከካይዱ መደብ ከም ዘለዎም ርእሰ ሊቃነ ጳጳሳት ሊዮን ኣብ ደሴታት ካናሪ ኣብ ዝገበርዎም ምብፃሕ ገለ ካብቶም ዝረኸብዎም ብዙሓት ስደተኛታት ዝሃቦዎ ምስክርነት ስክፍታታት ጳጳሳት ኤውሮፓ ብዛዕባ ሓድሽ ሕጊ ሕብረት ኤውሮፓ ንምምላስ ስደተኛታት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወልደነ ንዕድም ሰላምታና ይብፅሓኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሕቡራት መንግስታት ኣሜሪካን ኢራንን ስምምዕ ንምፍራም ኣብ ዝዳልዋሉ ዘለዋ እዋን ኣብ ማእከላይ ምብራቅ ሰላም ክህሉ ዘለዎም ተስፋ ገሊፆም ኣብ ዩክሬን ዝካየድ ዘሎ ኩናት ከበቃዕ ፃውዒት የቅርቡ። ርእሰ ሊቃነ ጳጳሳት ሊዮን ዕለት 17 ሰነ ኣብ ቅርዓት ቅዱስ ጴጥሮስ ድሕሪ ዝለገስዎ ንዕለት 4 ሓፈሻ ኣስተምህሮ ትምህርተ ክርስቶስ ኣብ ዘስምዖ ቃል ኢራንን ሕብረት መንግስታት ኣሜሪካን ኣብ መገዲ ዘተ ምትሕብባርን ክቕፅሎ ፃውዒት ኣቕሪቦም ክልቲአን ሃገራት ድሕሪ ናይ ኣስታት 4 ወርሒ ኩናት ዕለት 18 ሰነ ናይ ምርድዳእ ስምምዕ ክፍርማ ትፅቢት ይግበር። ርእሰ ሊቃነ ጳጳሳት ሊዮን ኣብ መንጎ እስላማዊት ሪፓብሊክ ኢራንን ሕብረት መንግስታት ኣሜሪካን ክኽተም ዝኾነ ስምምዕ ብምትብባዕ እዚ ስምምዕ እዚ ውፅኢት ናይ ትዕግስትን ዘተን ዝርርብን ስራሕ ምኳኑ ብሓጎስ እቕበሎ ቢሎም ናይ ሰላም ዘተ ንምምችቻዕ ዝሰርሑ ንዘለዉ ሳልሳይ ወገን ሃገራት ከም ዘመስገኑ ዝሓበረ ዜና ቫቲካን እዚ ስምምዕ እዚ ኣብ ማእከላይ ምብራቅ ሓድሕዳዊ ምትእምማን ፀጥታን ምርግጋእን ንምሕያል ኣብ መንጎ ህዝብታት ናይ ዘተን ምትሕብባርን መገድታት ንምድንፋዕ ክሕግዝ ከም ዝኽእል ተስፋ እገብር ከም ዝበሉ ኣፍሊጡ። ሕቡራት መንግስታት ኣሜሪካን እስራኤልን ዕለት 28 ለካቲት ኣብ ልዕሊ ኢራን ንመደባት ኒኩሌሳዊ ሚሳይላት እታ ሃገር ዕላማ ብምግባር መጥቃዕቲ ነፈርቲ ድሕሪ ምክያደን ኢራን ኣብ ልዕሊ እስራኤልን ኣብ ዞባ ወሽመት ዓረብ ዝርከብ መደብራትን መሻርክትን ሕብረት መንግስታት ኣሜሪካ ፅረ መጥቃዕቲ ብምክያድ ግብረ መልሲ ድሕሪ መሃባ መፀበቦ ሆርሙዝ እውን ከምዚ ዓፀወት ይዝከር። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ሩስያ ኣብ ልዕሊ ዩክሬይን እትፍፅሞ መጥቃዕቲ እናሓየለ ብዝኸደሉ ዘሎ እዋን ኣብ ዩክሬይን ቁፅሪ ሞት እናወሰኸ ይኸይድ ምህላው ዝፍጥረሎም ሓዘን ገሊፆም ብዙሓት ንጹሓት ግዳያት ሞት ሰራሕተኛታት ኣድሕን ህወት ኣብያተ ክርስትያናት ን ብሃልሃልታ ዝዓነው ባህላዊ ቅርስታት ብምዝካር ንኩሎም እቶም ዘፍቅርዎም ሰባት ዝሰኣኑ ኣብ ሓዘን ዝርከቡ ንዝቆሰሉ ከምኡ እውን ነቶም ኣብ መንጎ ዓመፃ ብትብዓት ንህወት ዘገልግሉ ሰባት ቅርበተይን ጸሎተይን ኣረጋግፅ ቢሎም ኣብ ዩክሬን ዝካየድ ዘሎ ኩናት ከበቅዕ ኩሉ ሰብ ክፅሊ ዓዲሞም ንጎይታ ናይ ዘተ መገድታት ክኸፍት ጽልኢ ከጥፍእ ፍትሓውን ነባርን ሰላም ክእል ንክገብሮ ድማ ንለምኖ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ንመበል 14 ምስ ወከልቲ ናይቲ ኣብ ምሕላው ትሕቲ ዕድመ ቆልዑ ዘገልግል ማዕከል ምርምርን ስልጠናን ዕቑባ ቆልዑ ተራኺቦም ኣብ ዝስምዖም መደረ እዚ ሓለዋዚ ንኩሉ ዝምልከት ኣብ ቤተ ክርስትያን ዘሎ ትእዛዝ እዩ ቢሎም ኩሉ ኣብ ቤተ ክርስትያን ዘሎ ቦታታት ኣካላዊ ይኹን ምናባዊ ብሓቂ ካብ ፍርሒ ካብ ጥርጣረ ወይ ዘይምተእሙማ ናፃ ዝኾነ ምስ ኢየሱስ ክርስቶስ ፍረ ዘለዎ ርክብ ዝካይደሉ ቦታታት ክኸውን ድሌቶም ከም ዝገለጹ ዜና ቫቲካን ይሕብር ምስ ክርስቶስ ምርኻብ እወታውያን ይገብረና ናብ ፍቕርን ናፅነትን ዝመልኦ ህይወት ድማ ይመርሓና ህስያ ኣንጻር ህይወትን መንፈሳውን ሰብኣውን ምዕባለ ሰብ ዘባላሽውን ዘዳኽምን ዘጉሂ ቁስሊ የምፅእ ነዚ ዝበሎ ቅዱስ ኣቦና ዕለት 17 ሰነ ቅድሚ ዝለገስዎ ሓፈሻዊ ናይ ዕለት ረቡዕ ኣስተምህሮ ትምህርተ ክርስቶስ ኣብ ሃገር ቫቲካንን ዝኣተው ንኣባላት እቲ ኣብ ላቲን ኣሜሪካ ዝርከብ ማሕሰይቲ ኣብ ምክልኻልን ዕቑባ ቆልዑ ኣብ መተብባዓን ዘተኮረ ማእከል ምርምርን ስልጠናን ዕቑባ ቆልዑ ተቐቢሎም ኣብ ዘስምዖ መደረ ኮይኑ ካብ እተፈላለዩ ሃገራት ላቲን ኣሜሪካ ምስ ዝመፁ ወከልቲ እቶም ማእከል ምርኻቦም ዝፈጥረሎም ሓጎስ ገሊፆም እቲ ትካል ናይ እተፈላለዩ ሃገራት ላቲን ኣሜሪካ ኣዝዩ ንጹር ሓበራዊ ሸቶ ኣለዉ እዚ ድማ ማሕበረሰብ ቤተ ክርስትያን ንኩሉ ሰብ ብፍላይ ከዓ ንቆልዑን መንእሰያትን ኣዝዮም ተነቀፍቲ ሰባትን ድሕንነት ዘለዎ ቦታ ምእንቲ ክኸውን ምዕያይ ዝብል እዩ ቢሎም ኩሉ እቲ ኣብ ቤተ ክርስትያን ዘሎ ቦታታት ኣካላዊ ይኹን ምናባዊ ካብ ፍርሒ ምጥርጣር ወይ ዘይምትእምማ ነፃ ዝኾነ ምስ ኢየሱስ ክርስቶስ ፍረ ዘለዎ ርክብ ዝግበረሉ ቦታ ክኸውን ከም ዝኽእል ድማ ከም ዘጉልሑ ዜና ቫቲካን የመላኽት ኣብዚ ብምምጻእኩምን ስለ እቲ እተሳልጥዎ ኣዝዩ ኣገዳሲ ዝኾነ ዕማም የቐኒልና ዝበሉ ርእሰ ሊቃነ ጳጳሳት ልዮን እቶም ቀዳሞት ደቂ መዛሙርቲ ካብቲ ምስ ኢየሱስ ክርስቶስ ዝተራኸቡላ ህሞት ኣትሒዞም ከመይ ከም ዝተማረኹ ክሓስቡ ዓዲሞም እዚ ህሞት እዚ ንህወቶም ምልክት ዝገበረን መገዲ ምልዋጥ ክጅምሩ ዝመርሖምን ብዘይ ዕቃ በገዛ ርእሶም ንዕኡ ክውፈዩ ዝገበሮም እዩ እቲ ተመክሮቲ ሕሉፍ ነገር ኣይኮነን ምኽንያቱ ኩሎም ሰባት ምስቲ ዝተንስአ ጎይታ ክራኸቡን ምስ ጎይታ ናይ ፍቕሪ ሓቀይና ተመክሮ ክህልዎምን ስለ ዝተፀውዑ እዩ ነዚ ንምዕዋት ግን ውሑስ ቦታታት ክህልወና ኣድላይ እዩ እንክብሉ ኣስሚሮም ግህሰት ዘይተዓደነ ስንባደ ዘስዕብን መንፈሳውን ሰብኦን ምዕባለ ሓደ ሰብ ዝዝርግን ምዃኑ ከም ዘጉልሑ ዜና ቫቲካን ኣፍሊጡ እቲ ማእከል ተልእኾው ካብዞም ብዓይ ዝኣምኑ ንኣሽቱ ንሓደ ዘስሕት ግና መጥሓን እምኒ ኣብ ክሳዱ ተኣሲሩ ኣብ መዓምቆ ባሕሪ ክጥሕል ይሕሾ እንክብል ክርስቶስ ኣብ ዝሃቦ መጠንቀቕታ ዝተመስረተ ምዃኑ ቅዱስነቶም ኣዘኻኺሮም ቅዱስ ኣቦና ኣብ ዝሓለፈ ሰሙን ናብ ስፓይና ኣብ ዝገበሮ ሃርያዊ ጉዕዞ ንጳጳሳት ኣብ ዘስምዖም መደረ ብዛዕባ ቃንዛናይቶም ክከናኸንዎም ዝግበኦም ግን ዝተጎድኡ ብዕምቀት ከም ዝዘከሩን ንዚ ኩነታት እዚ ማሕበረሰብ ክርስትያን ብምስማዐ ብሓቅነት ብፍትሒ ብምክሓስ ከምኡ እውን ካብ ግዜ ናብ ግዜ ብዝያዳ ቆራፅ ተወፋይነት ምክልኻልን ባህሊ ሓልዮትን ኣቢሎም ክብድህዎ ይፅውዑ ከም ዝበሉ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን እዚ ዕማም እዚ ብቐንዱ ናይቶም ጓሶት ክንከውን ዝተፀዋዕነ ሓላፍነት እኳ እንተኾነ ንመላእ ቤተ ክርስትያን ዝምልከት ዕማም እዩ ነዚ ዕማም ምክልኻልን ዕቁባን ቆልዑን ንስኻትኩም ብሞያዊ ዓውዲ ትነብርዎ ቢሎም ርእሰ ሊቃነ ጳጳሳት ልዮን ነቶም ኣብቲ ቦታ ዝነበሩ ኣመስጊኖም ማዕረ ማዕሪኡ ድማ ንዝዓበይ ስራሕ ንቕድሚት ክቕፅሉ ኣብ መንጎ ከባብያዊ ኣብያተ ክርስትያናትን በርገሳውያነ ትካላትን ናይ ምትሕብባር መርበባት ምሕያል ናይ ምክልኻልን ምሕብሓብን ባህሊ ንኣዝዮም ተቃልዕቲ ከረጋግፁ ኣተባቢዖም ኣብ መወዳእታ ቅዱስነቶም ንዚ ተልእኾዚ ምእንቲ ክቕፅሉን ብዝያዳ ድማ ኩሉ ቤተ ክርስትያናዊ ማሕበረሰብ ኣብኡ ምእንቲ ክሳተፍን ፀዓሮም ንብፅቲ እኖና ቅድስቲ ድንግል ማርያም ኣማዓቂቦም ሃዋርያ ቡራኬ ከም ዝሃቡ ዜና ቫቲካን ኣፍሊጡ
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምኽንያት ዕርፍቲ ብፁእ ካርዲናል ካሚሎ ሩዊኒ ልሂቅ ጠቅላላ ዓቃቤ መንበር ናይ ሰበኻ ሮማን ከምኡ ውን ኣብ ካቶሊካዊት ቤተ ክርስትያን ሃገረ ኢጣልያ ኣገዳሲ ኣቦ ብምንባሮም ኣብ ዘመሓላለፍዎ ናይ ሓዘን መልእኽቲ ስለቲ ነዞም ክቡር ኣቦ ቤተ ክርስትያን ዝሃበትና ውህበት ንጐይታ ነመስግና ኣለና ብምባል ሓዘኖም ገለጹ ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ረቡዕ ዕለት 18 ሰነ ኣብ ዘመሓላለፍዎ ናይ ሓዘን መልእኽቲ ብምኽንያት ዕረፍቲ ብፁእ ካርዲናል ካሚሎ ሩዊኒ ልሂቅ ጠቅላላይ ዓቃቤ መንበር ሰበኻ ሮማን ከምኡ ውን ነበር ኣቦ መንበር ቤት ምኽሪ ብፁዓን ጳጳሳት ሃገረ ኢጣልያን ቅርበቶምን ሓዘኖምን ገሊፆም ብፁእ ካርዲናል ሩዊኒ ዝሓለፈ ሰሉስ ዕለት 16 ሰነ ኣብ መበል 95 ዕድሚኦም ካብ ድኻም ዝዓለም ብሰላም ዓረፉ። ርእሰ ሊቃነ ጳጳሳት ልዮን ኣብ ዘመሓላለፍዎ መልእኽቶም ንወንጌልን ንቤተ ክርስትያንን ብምስትውዓልን ንገዛ ርእስኻ ብምስዋእን ዘገልገሉ በዓል ዓሚቕ እምነትን ዓሚቕ ምስትውዓልን ኣርሒቕካ ናይ ምርኣይ ክእለት ዝነበሮም ምኩርን ጥበበይናን ሓው ክብሉ እውን ይዝክርዎም። ቅዱስነቶም ብተወሳኺ እውን ንቤት ምኽሪ ብፁዓን ጳጳሳት ኢጣልያ ዘወፈይዎ ፍረ ዘለዎ ዕዮን ከምኡ ውን ምስ ባህላዊ ዓለም ዝገበርዎ ፍረ ዘለዎ ምይይጥን ኣመልኪቶም ተዘክሮኦም ገለጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስዒቦም ስለቲ ነዞም ክቡር ኣቦ ቤተ ክርስትያን ዝሃበትና ውህበት ንጐይታ ዘለዎም ምስጋና ገለጹ። እታ መልእኽቲ ቅዱስነቶም ናብ ብፁእ ካርዲናል ባልዳሴራ ሬና ጠቕላላ ዓቃቤ መንበር ሰበኻ ሮማ እተላእከት እያ ድማ ዝነበረት። ጐይታ ብኣማላድነት ቅድስቲ ድንግል ማርያም ንብፁእ ካርዲናል ሩዊኒ ናብ ሰማያዊ ኢየሩሳሌም ክቕበሎም እልምኖ ኣለኹ። ንዅሎም እቶም ብሞቶም ዝሓዘኑ ድማ ካብ ልበይ ሃዋርያዊ ቡራኬ እካፍሎምን ነቶም ብተወፋይነት ዝከናኸንዎም ዝነበሩ ሰባት ብምስጋና ኣሓስብ ብምባል ድማ መልእኽቶም ደምደሙ። ብፁእ ካርዲናል ካሚሎ ሩዊኒ ብ1931 ዓመተ ምህረት ኣብ ሳሶሉ ማእከላይ ኢጣልያ ተወልዱ። ብ1954 ዓመተ ምህረት ድማ ማዕርገ ክህነት ተቐበሉ። ካብ 1983 ክሳብ 1886 ዓመተ ምህረት ከም ተራዳኢ ጳጳስ ሰበኻ ሬጅዮ ኢሚልያ ኮይኖም ኣገልገሉ። ጸኒሖም ድማ ብ1991 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ናብ ማዕርግ ካርዲናልነት ደየቡ። ካብታ ዓመት እቲኣ ክሳብ 2008 ዓመተ ምህረት ጠቕላሊ ዓቃቤ መንበር ሰበኻ ሮማን ሊቀ ካህናት ባዚሊካ ቅዱስ ዮሐንስ ላተራን ኮይኖም ኣገልገሉ። ክሳብ 2007 ድማ ኣቦ መንበር ቤት ምኽሪ ብፁዓን ጳጳሳት ኢጣልያ ኮይኖም መርሑ። ኣብ ካቶሊካዊት ቤተ ክርስትያን ኢጣልያ ድማ ዓብዪ ጽልዋ ከም ዝነበሮም ዝዝከር እዩ። ሰበኻ ሮማን ኣብዚ እዋን እዚ ኣቦ መንበር ቤት ምኽሪ ብፁዓን ጳጳሳት ኢጣልያ ዝኾኑ ብፁእ ካርዲናል ማቴዎ ዙፒን ካልኦት ናይ ኢጣልያ ካቶሊካውያን ውድባትን ብፁእ ካርዲናል ሩዊኒ ንቤተ ክርስትያን ዘወፈይዎ ኣገልግሎት ዝዝክር መግለጺታት እውን ኣውፂኦም ይርከቡ። ኣብዚ ቀረባ ኣዋርሕ ጥዕናኦም እናተዳኸመ ስለ ዝኸደ መዓልታዊ ኣብ መንበሪ ቤቶም ክንክን ክግበረሎም ጸኒሑ። ኣቐድማ ኣቢሎም ኣብ ወርሒ ሓምለ 2024 ድኻም ልቢ ከምኡውን ኣብ 2025 ኣብ ሆስፒታል ብምእታው ዘድልዮም ናይ ኮላሊት ድኽመት ሓዊስካ ሓያሎ ዘጋጠሞም ናይ ጥዕና ጸገማት ብትዕግስቲ ክቃለሱ ጸንሑ። ስርዓት ቀብሮም ሎሚ ሓሙስ ዕለት 18 ሰነ ልክዕ ሰዓት 4 ፈረቓን ድሕሪ ቐትሪ ኣብ ባዚሊካ ቅዱስ ጴጥሮስ ብዝዓረገ መስዋዕቲ ቅዳሴ ተፈጺሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 22 ሰነ ናብ ቀንዲ ቤት ጽሕፈት ውጥን መግቢ ዓለም ውድብ ሕቡራት ሃገራት ክበጽሑ ምዃኖም ቤተ ርእሰ ሊቃነ ጳጳሳት ሓቢሩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ፈጻሚ ዳይሬክተር ውጥን መግቢ ዓለም ዝቐረበ ጻውዒት ብምቕባል ሰኑይ ዕለት 22 ሰነ ኣብ ሮማ ኣብ ዝርከብ ቀንዲ ቤት ጽሕፈት ናይቲ ውድብ ክበጽሑን ምስ ተሳተፍቲ ዓመታዊ ጉባኤ ናይ ፈጻሚት ቦርድን ሰራሕተይናታትን ስድራ ቤቶምን ክራኸቡ እዮም። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ትማል ሰሉስ ኣብ ዘውፅኦ መግለጺ ነቲ ምብጻሕ ኣመልኪቱ ካብ ቤተ ርእሰ ሊቃነ ጳጳሳት ዝወፀ መግለጺ ኣፍሊጡ። ኣብ ዝሓለፈ ወርሒ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ወርሒ ግንቦት ሓሳብ ጸሎት ኩሉ ሰብ ምግቢ ምእንቲ ክረክብ ብዝብል ሓሳብ ክጽልዩ ከም ዝተላበው እውን ዝዝከር እዩ። እዚ ድማ ኣብ መላእ ዓለም ዝርከቡ ካቶሊካውያን ነዚ ዕላማ እዚ ክጽልዩን ክዓዩን ጻውዒት ኣቕረቡ። ብሚልዮናት ዝቝጸሩ ኣሕዋት ንሓትን ብዙሕ መግቢ እናባኸነ ክንሱ ብጥሜት ይሳቀዩ ከም ዘለዉ እውን ኣጉልሑ። ብመሰረት ናይ 2026 ዓመተ ምህረት ውጥን መግቢ ዓለም ዝሃቦ መግለጺ ብዓለም ለኻዊ ኣመለኻኽታ ኣብዚ ዓመት እዚ 318 ሚልዮን ሰባት ናይ መግቢ ቅልውላው ወይ ዝገደደ ኩነታት ከጋጥሞም እዩ ይብል። እቲ ትካል ወሲኹ ኣብ ማእከላይ ምብራቕ ዘጋጠመ ግጭት ቅድሚ መፋርቕ ናይዚ ዓመት እዚ 45 ሚልዮን ተወሰኽቲ ሰባት ከቢድ ጥሜት ከም ዘጋጥሞምን ከጋጥሞም ከም ዝኽእልን ኣጠንቂቑ። ርእሰ ሊቃነ ጳጳሳት ሊዮን ብዕለት 16 ጥቅምቲ 225 ናብ ቀንዲ ቤት ጽሕፈት ውድብ መግብን ሕርሻን ውድብ ሕቡራት ሃገራት እውን ከም ዝበጽሑ ዝዝከር እዩ። ኣባኡ ኣብ ዘቕረብዎ መደረ ቅድስቲ መንበር ምስ ትካል ዘለዋ ጥቡቕ ርክብ ደጊሞም ኣረጋገጹ። ጥሜትን ጉድለት ኣመጋግባን ንምጥፋእ ሓበራዊ ዓለም ለኻዊ ቆራጽነት ክግበር ድማ ጻውዒት ኣቕርቡ። ርእሰ ሊቃነ ጳጳሳት ሊዮን ናብ ደሴታት ካናሪ ኣብ ዝገበርዎ ምብጻሕ ኣብ ወደብ ኣርጊንግን ምስ ብኣማይት ዝቝጸሩ ስደተይናታት ተራኸቡ። ካብዚኣቶም ድማ መንሰይ ኦስማን ወዲ 38 ዓመት ኣቦ ስድራ ካብ ጋምቢያ ተሰደ ምስክርነቱ የካፍል። ታሪኹ ድማ ከምዚ ዝስዕብ እዩ። መንሰይ ኦስማን ንፈለማ እዋን ኣብ መሬት ካናርያ ዝረገጸ ኣብታ ነዘን ደሴታት ካብ ዘቑማ 8 ደሴታት ኣብታ ዝዓበየት እዩ ዝነበረ። ኣብ መወዳእታ እተን 8 ሓደገይናታት መዓልትታት ጉዕዞ ኣብ ባሕሪ ናብ ንቑፅ መሬት በጽሑ። እዚ ወዲ 38 ዓመት ኣቦ ስድራ ብኣሽሓት ዝቝጸሩ ሰባት ካብኡ ይወፁ ናብዚ ግን ኣይበጽሑን እዮም ክብል ድማ ምስክርነቱ የካፍል። ኣብቲ ስግር እታ ጋምቢያ እትብሃል ሃገር ፍሽኽታ ዝመልአ ገማግም ዘለዋ ኣፍሪቃ እውን ኣላ። እዚ ስም እዚ ኸኣ በቲ ቕሩብ ዝተጠናነገ ምድረ ገጻን ምዉቕ ባህርያት ህዝባን ዝተዋህባ ስም እዩ ዝነበረ ክብል ድማ የመልክት። ኦስማን ግና ብዙሕ ጸገማት ዝሓለፈ መንእሰይ እዩ ዝነበረ። ፈለማ ነታ ኣብ ገምገም ባሕሪ ኮምቦ ኖርዝ እትርከብ ንእሽቶ ቑሸቱ ሓዲጉ ንበዓልቲ ቤቱ ሳሊንን ክልተ ደቁ ካሪ ጓል 8 ዓመትን ከምኡውን ዮሱፍ ወዲ 2 ዓመትን 6 ወርሕን ተሰናቢቱ ናብ ናይ ባሕሪ ጉዕዞ ነቐለ። ይኹን እምበር እቲ ኣብ ገምገም ባሕሪ ኣብ ዝርከብ ሆቴል ኣሳሳይ ኮይኑ ኣብ መዓልቲ ዝረኽቦ ዝነበረ 4 ዩሮ ሓዳሩ ንኽመርሕ እኹል ኣይነበረን። እቲ ኣብ ናይ መባእታ ቤት ትምህርቲ ዘቋረጾ ደረጃ ትምህርቱ ድማ ዝኾነ ይኹን ብቕዓት ንኽረክብ የኽእሎ ኣይነበረን። እዚ ድማ ንደቁ ዘይምነዮ ህይወት እዩ ዝነበረ። ኦስማን እቲ መስቀል ዘለዎ ሓደጋታት ጉዕዞ ባሕሪ ስለ ዝፈለጠ ነቲ ኣብቲ ግዜ እቲ ወዲ 13 ዓመት ዝነበረ ላሚን ዝስሙ በኽሩ ወዱ ጥራዩ ምስኡ ክማልኦ ዝመረጸ። ኣብ መጀመርታ ወርሒ ለካቲት 2026 ኣቦን ወድን ምስ ካልኦት 156 ዝኾኑ ካልኦት ሰባት ኣብ ሓንቲ ካሁዩ እትብሃል ብዕንጨይቲ ዝተሰርሐት ጃልባ ተሳፊሮም ጉዕዞኦም ጀመሩ። ኣብታ ጃልባ ሰብኡትን ኣንስትን ቈልዑን ህፃናትን ነበሩ። ኦስማን ብዛዕባ ስፍሓት እቲ ዘሕዝን ፍጻሜ ከይተዛረበ ነቲ ጉዕዞ ብሒደት ቃላት ገሊጽዎ ይርከብ። ይኹን እምበር ሓደ ካብቶም ተጓዓዝቲ ናብቲ ዝተመነይዎ ወደብ ቅድሚ ምብጽሖም ሒደት ሰዓታት ኣቐዲሙ ምናልባት ብምኽንያት ቁሪ ክኸውን ይኽእል ህይወቱ ሰኣነ ክብል እውን ይምስክር። ኣብ ሻድሸይቲ መዓልቲ ኣዚና ስለ ዝፈራሕና ኣብ መንገዲ ኣብ ዝረኣናዮ ዝኾነ ይኹን ደሴት ደው ንምባል ድልዋት ነበርና ክብል ድማ ንኹነታቶም ይገልጽ። ኣብ መወዳእታ ኣብ መንጎ ሻብዓይን ሻምናይን መዓልቲ ልክዕ ሰዓት 4 ናይ ንግሆ ኦስማን ኣብ ርሑቕ መብራህቲ ደሴት ነትሪፍን ናይ ገለ ነፈርቲ ናብ ጎረባብቲ ደሴታት ዝኸዳን ረአየ። ብፍላይ ብሓደ ምስሊ ኣዝዩ ተገረመ። እዚ ኸኣ እቲ ኣብታ ደሴታት ዝረአ ዝነበረ ዓበይቲ ኣእዋምን ኣኻውሕን ዝመልኦ ኩዱ ኽዶታትን ካብታ ዝነበርዋ ጃልባ ዝረአ ምንባሩ እዩ። ካብ ሓንቲ ጸፊሕ ገጽ ምድሪ ዘለዋ ሃገር እየ መጽአ። ስለዚ ኩዱ ኽዶታት ንፈለማ ግዜ ብምርኣየይ ድሮ ኣዝየየ ዝተመሰጥኩ ብምባል ነቲ ኣብ ትሕቲ ኣጋሩ ዝነበረ ደረቕ መሬትን ምስኡ ዝነበረ ሓርነትን ከም ዝተሰምዖ ኮይኑ ይዝክር። እቲ ጉዕዞ ግን ኣብዛ የብቅዕን። ፈለማ ናብ ላንዛሮተ ተጓዕዙ። ኣብኡ ድማ ንኽልተ ወርሒ ጸንሑ። ብድሕሪኡ ኣቦን ወድን ናብቲ ብ2004 ብፍራንቸስካውያን እተመስረተ ተቕዋም ክሩዝ ብላንካ ዝተሰምየ ኣብ ላስ ፓልማስ ዝርከብ ማእከል መቐበል ኣጋይሽ ተጓዕዙ። እዚ ማእከል ስደተይናታት እዚ ኣብ ርእሲ እቲ ማእከል ዝልግሶ ዝነበረ መዕቆብን ሕክምናዊ ክንክንን ስነ ኣእምራዊ ደገፍን ሕጋዊ ሓገዛትን ትምህርቲ ቋንቋ እስጳኛን ንንኣሽቱ ቈልዑ ዝኸውን መዕበይ ህፃናትን እውን ነበሮ። ቈልዑን መንእሰያትን ኣብ ላስ ፕላማስ ኣብ ዝርከብ ህዝባዊ ኣብያተ ትምህርቲ ይመሃሩ። እዚ ድማ ምስ ሕብረተሰብ እስጳኛ ንምውሃድ ናይ መጀመርታ ስጉምቲ እዩ ዝነበረ። ናይ ላሚን ውህደት ጽቡቕ እዩ ዝኸይድ ዝነበረ። ኡስማን ከዓ ብሓጎስ እዩ ዝተቐበሎ። ወዱ ቅድሚ 6 ወርሒ እስጳኛ ዘይፈልጥ እኳ እንተነበረ ሕጂ ግን ንጌጋታት ኡስማን ዝእርም ንሱ ዝወዱ እዩ ዝነበረ። ነቶም ግድነታት ዘለዎም ሰባት እውን መንፈሳዊ ደገፍ ክረኽቡ ይኽእሉ ነበሩ። ሓፈሻውያት ተሓባባሪ ናይቲ ማእከላት ክሩዝ ብላንካ ዝነበረ ሓው ጃሂር ፋሎን እዞም ሰባት እዚኣቶም ብስነ ኣእምሮኣውን መንፈሳውን መዳይ ኣጸቢቖም ተተንኪፎም እዮም ኣብዚ ዝመጹና ክብል እውን ይምስክር። መንፈሳውነቶም ብዙሕ ስቓይን መከራን ዘጠቓልል እዩ። ተልኾና ምስማእን ቈላሕታ መሃብን እዩ ድማ በለ። እዚ ቈላሕታ እዚ ግን ንዝኾነ ይኹን ብዘየገድስ እምነቶም ኣብ ግብሪ ንምውዓል ዘጠቓልል እዩ። እዞም ተቐማጦ ኣብ ጥቓኦም ኣብ ዝርከባ ኣብያተ ክርስቲያን መስዋእቲ ቅዳሴ ክካፈሉ ወይ ከዓ ኣብ እዋን ረመዳን ኣብቲ ማእከል ከብዕሉ ይኽእሉ እዮም ክብል እውን ይምስክር። መንእሰይ ኦስማን ንባዕሉ ተኸታሊ እምነት እስልምና እዩ። እዚ ድማ ነቲ ብዕለት 11 ሰነ ንርእሰ ሊቃነ ጳጳሳት ኣብ ወደብ ኣርጊንግን ምስ ካልኦት ብኣማይት ዝቝጸሩ ስደተይናታት ምስ ተዓዘበ እተሰምዖ ሓጐስ ክቈጻጽሩ ኣይከኣለን። እዚ ጋምብያዊ ከም ዝመስከሮ ኵልና ሓደ ዓይነት እምነት ኢና እንካፈል፣ እዚ ድማ እምነት ሰብኣውነት እዩ ድማ በለ። ጻዕዳ ወይ ጸሊም ብዘየገድስ ሓደ ዓይነት ደም ኣብ ሰራውርና ይዘዋውር ኣሎ። ኵላትና ብሓባር ክንነብር ምእንቲ ክንክእል ክንጉዳእን ከለና ዝፈስስ ቀይሕ ደም እዩ ዘለና። እዚ ኣብ ቅዱስ መጽሓፍን ኣብ ቁርዓንን ተጻሒፉሎ ድማ በለ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንስደተይናታትን ተወከልቲ ትካላት ግብረ ሰናይን ኣብ ዘቕረብዎ መደረ እውን ረዚን ናይ ምቕባልን ውህደትን መስርሕ ምግባር ኣድላይ ምዃኑ ኣትሪሮም ተዛረቡ። ሳላዕ እዮ ተቕዋም ፍራንቸስካውያን ጉዕዞ ኦስማንን ወዱን ኣብ ቅኑዕ መንገዲ ዘሎ እዩ ዝመስል። ኣብ ውሽጢ ሒደት መዓልትታት እቶም ሰብኣይን ሰበይትን ናብታ ኣብ ሰሜናዊ ስጳኛ እትርከብ ከተማ ቡርጎስ ክኸዱ እዮም። እዚ ኸኣ ነቲ ቐጺሉ ዘሎ ስጉምትታት ንምውሳድ ዘኽእል እዩ። እቲ ናይ ቀደም ኣሳሳይ ዝነበረ ኣብ ዝኾነ ይኹን ዓውዲ ኽሰርሕ ድልው ምዃኑ ድማ ይገልጽ። ርእሰ ሊቃነ ጳጳሳት ንማሕበረሰብ ንምዝርጋሕ ዘይኮነስ ብሓባር ንምምዕባልን ነታ ሃገር ብሓባር ንኽትስጉምን ከም ዝመጹና ክፈልጥ ደልየ ድማ በለ። ይኹን እምበር ካብቲ ኣብ ዝሓለፈ 4 ኣዋርሕ እንግዶት ዝረኸበሉ ማእከል ቀልጢፉ ክወፅእ ምስ ሓሰበ ኣብ የዒንቲ ዑስማን ዘይተጸበዮ ንብዓት ተረእየ። እዚ ጋምብያዊ ኣብቲ ኣብ መጻኢ ዘሎ ነዊሕ ጉዕዞ ሓድሽ ምዕራፋት ንምኽፋት ግዜኡ ከም ዝኣኸለ እኳ እንተፈለጠ ግን ከኣ ንተቐማጦን ሰራሕተይናታትን እቲ ማእከል ስደተይናታት ኣመልኪቱ ምስክርነቱ የካፍል። ስድራ ቤት ኮንና ኢና ዘሕለፍናዮ ክብል ድማ ይዝክር። ኣብ ክሳዱ ሓደ ቐጢም ብሩራዊ ሰንሰለት ቀለቤት ብሩር ዝሓዘ ነበሮ። እዚ ኸኣ ኣዲኡ ካብ ሕማቕ ዕድል ንምክልኻል ዝሃበቶ ህያብ እዩ ዝነበረ። ብባህላዊ መንገዲ ኣብ ኣጻብዕቱ እዩ ክኽደኖ ዝነበሮ። ዑስማን ግን ከም መከላኸሊ ገይሩ ኣብ ኣፍ ልቡ ከንጠልጥሎ መረጸ። እዚ ድማ ናብቲ ቐጻለ ዘሎ ጉዕዞ ናብ ቀንዲ መሬት እስጳኛ ከሰንዮ እዩ።
0: ባይቶ ሕብረት ኤውሮጳ ዕለት 17 ሰነ ስደተናታት ናብ ዝመፁለን ሃገራት ምምላስ ዝምልከት ሓድሽ ሕጊ ብ418 ናይ ድጋፍን ብ218 ናይ ተቃውሞን ብ30 ድምፀ ተዓቅቦ ከም ዘጽደቆ ክሕምበረን ከሎ ኤጲስቆጶሶ ሽማግለ ጉባኤታት ሕብረት ኤውሮጳ ብመንበር ክታሞም ዘንበሩሉ መልእኽቲ ኣቢሉ ብዛዕባ እቲ ዝጸደቐ ሓድሽ ሕጊ ዝፍጥረሎም ስክፍታ ከም ዝገለጹ ዜና ቫቲካን ኣፍሊጡ። ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮጳ ዕለት 17 ሰነ ባይቶ ሕብረት ኤውሮጳ ንተሓድሽ ስደተናታት ናብ ዝመፅሎን ሃገራት ምምላስ ዝእዝዝ ዘጽደቆ ሓድሽ ናይ መመሓደሪ ሕጊ ኣብ ግምት ብምእታው ገለ መዳያት ናይ ተሓድሽ መቆጻጸሪ ሕጊ ንኣድማዓ ሓለዋ መሰረታዊ መሰላትን ክብርን ተቓልዕቲ ሰባት ከዳኽም ዝኽእል እዩ እንክብል ዓሚቑ ስክፍታኡ የጉልሕ። ሽማግለ ጉባኤታት ብፁዓን ጳጳሳት ሕብረት ኤውሮጳ ምስ ፍዕፋሕ ማእሰርቲ ድሩትነት ኣድማዓይ ማሕወ ታትን መፍትሕታትን ከምኡውን ንዓበይ ዝኸይድ ዘሎ ምውህሃድ ሓላፍነታት ናብ ሳልሳይ ሃገራት ከቢድ ስነ ምግባራውን ሰብኣውን ሕቶታት የልዕል እንክብል ኣብቲ ኣቦ መንበር ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮጳ ኣቡነ ማርያኖ ክሮቻታ ክተሞም ዘንበሩሉ መልእኽቲ የጉልሕ። ስደት ናይ ኣገባባት ጭብጥታት ብኣሓዝ ናይ መቕራብ ወይ ማሕደራ ዶባት ጥራይ ኣይኮነን ንደቂ ሰባት ዝምልከት እዩ። ደቂ ኣንስትዮን ደቂ ተባዕትዮን ህፃናትን ነፍሲ ወከፎም ዘለዎም ዘይገሃዝ ክብሪ ኣብ ማእከል ነፍሲ ወከፍ ፖለቲካዊ ውሳነ ክቕመጥ ኣለዎ እንክብሉ ኣቦ መንበር ሽማግለ ጉባኤታት ጳጳሳት ሕብረት ኤውሮጳ ኣቡነ ክሮቻታ ኣብ ዝሓቦ መግለፂ ኣጉሊሖም ኣብ ቀረባ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደሴታት ካናሪ ዝገበርዎ ዑደት ብፍላይ ብዛዕባ ስደትን ስደተናታትን ዝበልዎ ብምዝካር ኣብቲ እዋን ነቲ ርእሰ ሊቃነ ጳጳሳት ነቶም ኣብ ባሕሪ ዝጠፍኡ ግዳይ ዘይሕጋዊ ምስግጋር ደቂ ሰባት ሃገራት ዝኾኑ ወይ ድማ ካብ ወግ ዓመፅ ስደት ጥሜት ወይ ዕንወት ምህዳር ገዛ ርእሶምን ምድሓን ዝስደዱ ክፍል ስድራ ቤትና ዝኾኑ ዘይንግደስ ክንከውን ኣይንኽእልን ኢና እንክብሉ ዘስመሩሉ ሓሳብ የቃልሑ ምስዚ ተኣሳሲሩ ሽማግለ ጉባኤታት ብፅዋነ ጳጳሳት ሕብረት ኤውሮጳ ስለዚ ሕግታትን መመሓደርን ስደትን ዕቁባን ኣብ ምኽባር ሰብኣዊ ክብረት መሰረታዊ መሰላት መሰል ዕቁባ ናይ ምሕታት ሓድነት ስድራ ቤት ምሕላው ከምኡውን ነቶም ኣዝዮም መተቃላዕቲ ሰባት ፍሉይ ቆላሕታ ኣብ ምግባር ዝተሰረተ ክኸውን ፀውዒት ኣቕሪቡ ድሕንነትን ሓድነትን ኣንጻር መሰረታዊ ስርዓታት ኣይኮኑን ኢድን ኢድ ተተሓሒዞም እዮም ዝኸዱ ከም ዝበሉ ዜና ቫቲካን የመላኽት ምስትር ሰሊቃነ ጳጳሳት ልዮን መበል 14 ንማሕበረሰብ ዓለም ዝገበሮ ፃውዒት ዝፅምበር መልእኽቲ ሽማግለ ጉባኤታት ብፅዋን ጳጳሳት ሕብረት ኤውሮጳ መበቆል ሃገራት መተሓላለፍን ማዕለብን ሃገራት ኩለን ነቶም ሰባት ክስደዱ ዘገደዱ ሱር ጠንቅታት ናይ ምፍታሕን ነቶም ኣብ ምንቅስቃስ ዘለዉ ናይ ምክልኻልን ሓላፍነት ይካፈሉ ነፍሲ ወከፍ ሰብ ሂወቱ ኣብ ሓደጋ ምስዝወድቕ ሓለዋ ናይ ምሕታት መሰል ጥራይ ዘይኮነ ብሰንኪ ኩናት ስደት ድኽነት ብልሽውና ወይ ከባብያዊ ዕንወት ካብ ዓዱ ከይስደድ እውን መሰለ ኣለዎ ናይ ሎሚ ድምፂ ካብ መመሓደር ሕግታት ስደት ንላዕሊ ዝምልከት እዩ ብዛዕባ እንታይ ዓይነት ኤውሮፓ ክንሓንፅ ንደሊ ዝብል ሰፊሕ ሕቶ የልዕል ኣብዚ ወሳነ ህሞት ኤውሮፓ ንዘቕምዋ ክብርታት ክትከሕድ ዘይኮነስ ብትብዓትን ብጥበብን ሰብኣውነትን ዳግማይ ከተረጋግፅ ተፀዊዓ ኣላ እንክብሉ ጳጳሳት ኤውሮፓ የጉልሑ እዚ ከምዚ ኢሉ እንከሎ ኣብ ዋዜማ 20 ሰነ ዝኽበር ዓለም ሓቆፍ መዓልቲ ስደተኛታት ማሕበረሰብ ቅዱስ ኤጂድዮ ምስ ካልኦት ኣብ ሃገሮም ካብ ኩናት ወይ ዘይዘላቐ ኩነታት ንዝሃድሙ ሰባት ንምቕባልን ንምውህሃድን ዝውፈያ ኣካላት ብምትሕብባር ብተስፋ ምሟት ዝብል መደብ ጸሎት ኣብ ባዚሊካ ቅድስተ ማርያም ዘትራስተቨረ ከም ዘዳለወን ኣብዚ እቶም ካብ 1990 ዓ.ም ጀሚሮም ኣብ ማእከላይ ባሕሪ ወይ ኣብ ካልእ ብመስመር መሬት ስደት ናብ ኤውሮፓ ኣብ ዝገበርዎ ጉዕዞ ህይወቶም ዝሰኣኑን ሃለዋቶም ዘይፍለጥ 77,000 ሰባት ክዝከሩ እዮም ኣብዝሓለፈ 5 ዓመታት 28.8 ሚእታዊ ደቂ ኣንስትዮን ህፃናትን ኣብ ብጉዕዞ ስደት ከም ዝሞቱ ማሕበረሰብ ቅዱስ ኤጂድዮ ኣብ ዝሓቦ መግለፂ ይሕብር ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይ ሎሚ ዕለት 19 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ዓውደ ጉባኤ ንምስራቃውያን ቤተ ክርስቲያን ዝሓሊ ጳጳሳዊ ተቋም ተቐቢሎም ዝለገሶ ቃለ ምዕዳን ርእሰ ሊቃነ ጳጳሳት ንመስርሕ ኣዋጅ ብፅዕና ናይ እስራ ካህናት ኣብ እዋን ውጋዕ ሓድሕድ ስፓይና ብምክንያት እምነቶም ዝተቐትሉ ሰማዕታት ይኹንታ ከም ዝሃብሉ ርእሰ ሊቃነ ጳጳሳት ልዮን መስዋዕተ ቅዳሴ ስነስርዓት ቀብረ ነፍሲሄር ካርዲናል ሩዊኒ ኣዕሪጎም ዘስምዑዎ ስብ كات كلياور كبر سليكان باباسات ليون مسناي ريبابليكاويت بيرو رأسا بيهاد مزي تفال عليا حيمانوطات نحبار زي تزنقا قحناي كدس منبر على بيت صفتيين تي اب عزربايجان زكايد وزرلو وقع ومبصاح بيت مخرا عبتا كريستيانا بدبوب افريكا سبعو كبري فتحن متحق غازن كهلو زق ربو تساويحيت بزمن كتكن دي ارقصات زتاكورا كمزخوون اقدمنا نحبر ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስራቃውያን ካቶሊካውያን ንቤተ ክርስቲያን ብመንፈሳዊ ሃብታት ክህብትሙ ኣተባብዕዎም ነቲ ንክርስቲያን ምእመናን ካብ ዓዶም ንኽሃድሙ ዘገድዶም ዘሎ ውግእ ዘስዓቦ ዘይምርግጋእ ድማ ኮኒኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ምስ ተሳተፍቲ ሓፈሻዊ ጉባኤ ናይቶም ንምስራቃውያን ኣብያተ ክርስቲያናት ዝሓልዩ ትካላት ረድኤት ተራኺቦም ቅዱስ ኣቦና ኣብ ዘካፈልዎ ቃለ ምዕዳን እዚ ኣኼባ እዚ ነቲ ኣብ ምብራቃውያን ኣብያተ ክርስቲያን ዝርከቡ ኣብያተ ትምህርትን ካህናትን ፈለስትን ንምድጋፍ ዕላማ ገይሩ ይሰርሓሉ ምህላው ጠቒሶም ንኣድዎ። ምብራቃውያን ካቶሊካውያን ቤተ ክርስቲያን ዘለዎም ዓብዪ ውህበት ምስ ኣድማሳዊት ቤተ ክርስቲያን ንምክፋልን ሃብታም መንፈሳዊ ውህበት ከም ዘለዎን ብምግላጽ ኣገልገልቲ ስነ መዕበያ ንምዕባለ ሕብረተሰብ ኣድላይ ምዃኑ እውን ኣስተንተኑ። ስለዚ እኖና ቅዱስ ቤተ ክርስቲያን ሓድነት ዘለዋ እኳ እንተኾነት ሓደ ዓይነት ግን ኣይኮነትን በሉ ፍርያም ማህፀን እተፈላለየ መንፈሳውን ስነ ሃይማኖታውን ልምድታት ከምኡውን ንሓድሕዱ ዝሃብትም እተፈላለየ ስርዓተ ኣምልኾን ትውፊታትን ወሊዱ እዩ ክብሉ እውን ገለጹ። ምስራቃውያን ኣብያተ ክርስቲያን ንካቶሊካውያን ናብ መበቆል እምነት ይመርሕዎም ከመይሲ ቅዳሴታቶም ብርሃን ጸጋ ከም ዘብርህ እዩ ዝገብሩ። ይኹን እምበር ክርስቲያናዊ ምብራቅ ክዕምብብ ዝኽእል እንተተረዲኡ ጥራዩ እዚ ድማ ኣብ ስነ መዕበያ ካህናትን መነኮሳትን ወፍሪ ዝሓትት ምዃኑ ብምግላጽ ነቲ እዚ ማሕበር እዚ ንመጻኢ ካህናትን ዲያቆናትን ንምስልጣን ዘውፅኦ ዘሎ ወጻኢታትን ምሽፋን ዝገብሮ ውሳኔ ከም ዝድገፍ እውን ኣመልከቱ። እዚ ኣብ መንጎ ፍልጠትን ልግስን ኣብ መንጎ ክፉት ኣእምሮን ሰራሕተይናታት ኣእዳውን ዘሎ ማእሰር ግን መንፈሳዊ ስፍሓት እውን ይሓትት። ለጋስ ጥራይ ዘይኮነስ ብጸጋ ዝመልአ ብመንፈስ ቅዱስ ዝነደደ ልቢ እውን ዝሓትት እዩ በሉ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ብዙሓት ውግእ ዘለዓዕሉ ሰባት ዘስዕብዎ ዘለዉ ከቢድ ጾር ውግእን ዘይምርግጋእን እውን ኣመልኪቶም ተዛረቡ። ንስኹም ሂይወት ከተመንጭዉ ከለኹም ንሶም ድማ ሞት ይዘርኡ ኣለዉ በሉ። ንሓውኻ ክትሕግዝ ክትመጣጠር ከለኻ ንሳቶም ድማ ዝጭቁንዎ ጸላኢ ይደልዩ ኣለዉ። ዘተን ምርዳእን ክትፈጥር ከለኻ ብሕታውነት ይደልዩ። መንገድታት ተስፋ ክትከፍት ከለኻ ንሰባት ፍርሒ ይዓጹ። ንመጻኢ ክትሃንጽ ከለኻ ንህልው ግዜ የዕንው ኣለዉ ድማ በሉ። እዚ ንጽጽር እዚ ሓባራዊ ሃብቲ ነቶም ዘድልዮም ሰባት ከም ዘመሓላለፍ ካልኦት ከዓ ኣብ ቅትለት ከም ዝባኽኑ ዘጉልሕ ምዃኑ ድማ ኣስመሩሉ። ነቲ ምብራቃውያን ክርስቲያን ምእመናን ካብ ሃገሮም ልዕሊ ኩሉ ብኩናት ዝስዕብ ዘሎ ዘሳቕ ስደት ዘኪሮም እዚ ድማ ዓለም ዘይርስዖ ዘሕዝን ፍጻሜታት ጥራዩ ዝፈጥር ዘሎ ክብሉ ድማ ገለጽዎ። ሎሚ ክዛረበሉ ዝደሊ ካብ ውግእ ተወልደ መዓት ኣሎ። ብፍላይ ከዓ ደም ህይወት ምብራቃውያን ኣብያተ ክርስቲያን የፍስስ ኣሎ በሉ። ብሓንቲ ቓል እየ ዝገልጾ ንሱ ድማ ዘይምርግጋ እዩ ክብሉ ድማ ከም ዘተሓሳሰቦም ኣመልከቱ። እቲ ውግእ ምስ ተወደአ እውን ከይተረፈ ሕብረተሰብ ብዕጡቓት ሸፋቱ ዝደኸመ ትካላትን ናይ መጻኢ ጽልዋታትን ብምውሳድ ሕብረተሰብ ኣብ ዝሓለፈ እዋን ከም ዝጉዳእ ዘሎ ገለጹ። ከምዚ ዝኣመሰለ ስርዓት ብነጻ ኣይዓይን እዩ። ኣብ ክንድኡስ ኣብ መንጎ ምትላልን ምስጢራዊ ውዕላትን ረብሓታትን እዩ ዝጓዓዝ ዘሎውን በሉ። ከም ውፅኢት ናይዚ ድማ ናይ ምዕባለ ኣጋጣሚታት ይተዓናቐፍን وترو قبل على دخاتات زوردة زل عالم أو عدات زي مرجع يفترن الله زكونتات زي نسبات أبتراس درابيتاتن من سياتن زيادة صور زخبد حدا جنيا نايسرح كونتات كم زفترون قليتهم عمود داتار سريك أنا باباسات بزعباتو جن زي مرجع إن زم صوصف في حسابينات أنت اللي بزعبات عمز مبزعتو جزي أبتهم زفت سمو سبات بخمي كم زملس كحسبو صوعي تقربو ناب قويتان عن مرحانين عن يسوس كريستوس قويتا سلام نسألي بقود طعام انتخل عالو دما ناب حلنا دك سباتنا ملكت نسب اونات اخبروتن قبو سبيلاو سمعيتن دما نملسلو كبلو مدر اوم زازمو رسالي كان باباسات ليون مبل عصر تربعته اب اوان وق حد حد هاجر اسبانيا بسنك امناتون بسماعتنتنا ايزموتو عسرا كهنات مسرح بسعنا ككايد يخونتا هابولو كمون نايتوم هيواتومن تبعاتومن تلوخو ونجيلاوك ناتومن لقصومن نايتسالوت هيواتومن كمون نبيتا خرستيان بتا أمان النت أقل قلوتوم زوفايو حموشتا أقل قلتا أملاخ جيغن النت أفلتو هيبوملو رسالي كان باباسات ليون مبل عصر تربعته نتبزعبا قدايات أواج قدس الناز حليل على واي بيت صحفة قدس المنبر نمسرح أواج بسعنا يخون تاب مهاب نتوم أبقزيه وقع حد هد هاجر اسبانيا بمخنيات منتوم التقتلو كابد سيتات اسبانيا إبيزان فورمنتيران زمتو عسرا كهنات سماعتات أفلتو زهب أواج كوات فقيدوم رسالي كان باباسات ليون بعلة عصر تشمون تسنة مسبتو كاردينال مارشيلو سميرارو هي انتناي تبزعبا قدايات أواج قدس النازح اللي لعلواي بيت صحفة قدس المنبر أبزكايد وركب نزي سنة دزي يخونتا هي بملو قدس عبونا نجيقن النتو توم حجي كما أقل قلتك زي أبهير زر رايو زلو حموش تجيقانو ناي امنتو ون أفلتو هي بملو يوم نساتهم دما كبرت الناتي كلارا أندريو مالفريت اب مبل عصر تشوعات تكفل زمن اب مالوركا تنبر زنبرت دنجل كبور ابا جوليو إميليو ألبرتو بالجماوي لأخوانجل مسراتي حيالو محبرات سبو فوهيوت كبرت اناتي ماريا بيترا جوردانو إيطالياويت منكوس محبر دومينيكاوي عندناجل كبرت اناتي ماريا تريزا تالون مسراتي تنايتي اب حبرات منقستات أمريكا زركب كومسناويان بصحتي نصحس انساتا لماريام كبرت ناتي ماريا أنيز تريبيولي مسراتي تمحبر سبو في هوات معاي تقدس ياسفن إيوم التوم بخوان توريس توريس زمن روحو زنبرو عسرا كهنات كاب ورحن حاسي كساب ورح مسكرم شحن تشعات تميتن سلاسان شدشتن عمتا مهرت عمان قوتي مسوق حد حد اسبانيا التتحاحزة سراهاي مانو تاو سدات التقبلو يوم زنبرو ابتقيزيتي دارقا فرق خابتوم ابتخباب زنبرو كهنات اب إبيزا إيوم زنبرو زنبرو أبا أودما أتي أب هايمانو تاو تلوخو ناو السخة زخير زنبرك أيدتات نتسبا خاب مخنيات دحننات هزباو سلفتات دو كبلوو أقدوهم أتسدت هايمانو بعمس ان رخصتن الناقادة دمسكادة نكاتوليكاو من النت نايتن دسيتات نمتفا دما تسعارتا قبرة أتخاب زوم قجلة كهانات أتزنا أسا خوان توريس توريس بتحت الناون لكسون يوز ذكر زخرين عيزوم سماعتات نعسرتتات عمتات اوشت التابي تخرستيان هياو كوينو سقني حلو بشحن حموشتميتن تسعين شدشتن عمت مهرت اب مالوكا زتولدت كبرت اناتي كلارا اندرو مالفرت دنا بنقسنتان ناب قدام قدوس برتلميوس انكا اتوت هيوتا دما اب صلوتن اقل قلوتن احلفت بعميق مستراوي تمكروتات اتفلت سلزن برت سبسلتان بي تخرستيان كمر مروان كلوو أب النتاوي تعززو النتان تحت النعان عرايات أب قدس النازن براس من زنان الناقض صلب مخادو اتقدام كا ناي نقدت بوتا كوينو يقض صلالو بشحن تشعات تميتن عصر تخلطن أب نابوليز تولدت ساني حادما أب روماز عبيت كبرت الناتي ماريا بيترا جوردانو نابتي أب توسكاني زركب قدام دومينيكاويان زا قدست ماريام زا سوسا قدم مئتاوا أب بيتا غرستيان قدست ماريام زا سوبرا مينيربا بزعباز التسمعات أوعتا أستو عالت بنقسنتا أدى تمكرت خوينا كتغل قل تمزت ساني حادما تقلالي تحلقا محبر كوينا تمرصت هيوتا أب مسكرنت ونجيلن مستمهار أحات دناقلن أب سنة معبيا أوفيت بخل التشحين شدشتان سلازموتت نمسرح أواج بتسنع زملكت كاب حيالوناي عين مسخاخر مسكرنات ون ترخيبويو بشحين شمون تميتن سوسان شوعاتن عمتا مهرت أب قزات نيويورك كاب أيرلانداويان صدرابيتات ولدز تولدت كبرت إناتي ماريا تريزا تالون كاب نسنتات حيزا هيوتان أملاخ كتوفي التسوعت كوينو تسمعا مسدناقل أحات زكدوس مسكال مستس أمبرت ممهر كوينا أقل قلت ንሕሙማት ትከናኸን እውን ነበረት ሕሉፍ ሓሊፉ እውን ኣብቲ እዋን እቲ ዝነበረ ለበዳዊ ሕማም ንሕሙማን ኣብ ምሕጋዝ ተዋፊራትሉ ኣብ ዝነበረት እዋን በቲ ሕማም እቲ ተጠቐዐት ብ1908 ዓመተ ምህረት ኣብ ማንሃታን ከተገልግልን ከላ ንህላወ ክርስቶስ ናብ ኣደባባያትን ጎረባብትን ንምምጻእ እተወፈያ ማሕበር ደቂ ኣንስትዮ ኣብ ኣእምሮኣ ብምእታው ቁምስናውያን በጻሕቲ ደቂ ንጹሕ ጽንሰታ ለማርያም ዝበሃል ማሕበር መስረተት ህይወታ ኣብ ኣምላኽን ኣብ ትምህርትን ሓልዮትቶም ኣዝዮም ዝተሸገሩ ዘተኰረ እዩ ድማ ዝነበረ ብ1878 ኣብ ቤልጅዩም ዝተወልደ ክቡር ኣባ ጁልየስ ኢሚልዮ ኣልቤርቶ ኣባል ልኡካነ ወንጌል ቅድስቲ ስድራ ንምሉእ ህይወቱ ኣብ ዕዮ ወንጌላዊ ተልእኾ ተወፈየ ሰለስተ ማሕበራት ሰቡፊ ህይወት እውን መስረተ ምስ ልኡካነ ወንጌል ቅድስቲ ማርያም ናብ ኣፍሪቃ ከም ልኡኽ ወንጌል ኮይኑ እውን ተላእከ ብ1912 ናብ ብራዚል ተላእከ ከምኡ ድማ ብፍላይ ኣብ ምሕድግ ዝበለ ቦታታት ኣማዞን ኣብ ኣገልግሎትን ትምህርትን ገዛ ርእሱ ወፈየ ብ1941 ብራዚላዊ ዜጋ ኾነ ነታ ከም መንበሪኡ ዝነብረላ ሃገር ድማ ዝነበሮ ዓሚቕ ፍቕሪ ይገልጽ ነበረ ብ1944 ኣብ ድሮ በዓለ ልደት ብሓደጋ መኪና ሞተ ኣብ ህይወቱ ብሃዋርያዊ ቅንኣትን ብጽንዓት ጸሎትን ከምኡውን ኣብ ኣምላኽ ዘይነቓንቕ ትውክልቲ ዝነበሮ እዩ ብ1879 ኣብ ፍሎረንስ ተወልደት ክብርቲ እናቴ ማርያ ኣኘዝ ትሪቢዮሊ ምንኩስናዊ ህይወታ ቅድሚ ምቕባላ ነቲ ኣጸጋሚ ቁልዕነታ ተሳጊራቶ እያ ዝሓለፈት ጸኒሓ ኣብ ሰበኻ ኢሞላ ማሕበር ሰቡፉ ህይወት መዓይቲ ቅዱስ ዮሴፍ መስረተት ኣብ ካልኣይ ውጋ ዓለም ሓደገኛ ኩነታት እናሃለወ ክንሱ ንጉጅለ ኣይሁድ ንምዕቋብ ሓዊስካ ሓያሎ ናይ ግብረ ሰናይ ተበግሶታት ኣተባብዐት ብምኽንያት እቲ ዘረኣየቶ ትብዓትን ምስክርነትን ጸኒሓ ኣብ መንጎ ኣሕዛብ ጻድቕ ተባሂላ ተፈላጥነት ረኸበት በቲ ተራን ድኽነትን ቅዱስ ፍራንቸስኮ በዓል ኣሲዚ ተደሪኻ ህይወታ ነቶም እተሸገሩ ንምግልጋል ኣወፈየት ብ1965 ዓመተ ምህረት ድማ ኣብ መበል 85 ዓመት ዕድሜኣ ብሰላም ዓረፈት
2: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንዓሰርተታት ዓመታት ኣብ ቤተ ክርስትያን ኢጣልያ ዓብዪ ተራ ዝነበሮምን ዝሓለፈ ሰሉስ ኣብ መበል 95 ዓመቶም ንዝዓረፉን ብፁእ ካርዲናል ሩዊኒ ናይ ስነ ስርዓት ቀብሪ መስዋዕተ ቅዳሴ መሪሖም ኣብ ትሑት ዕማማት ይኹን ብዝለዓለ ሓላፍነት ኣብ ዝፍጸሙ ስራሓት ንቤተ ክርስትያን ዘገልገሉ በዓል ዓብዪ ልቦናን ትጉህጓሳን እዮም ንህዝቢ እግዚኣብሔርን ኣሕዋቶም ጳጳሳትን ኣብ ኣገደስትን ተኣፈፍትን እዋናት መምርሒ ዝሃቡ መራሒ እዮም ነይሮም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማላ ሓሙስ ድሕሪ ቐትሪ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘዕረግዎ መስዋዕተ ቅዳሴ ኣብ ዘስምዕዎ ስብከት ነቶም ብዕለት 16 ሰነ ኣብ መበል 95 ዓመቶም ዝዓረፉ ካርዲናል ካሚሎ ሩዊኒ ዝገለጽዎም በዚ መንገዲ እዝዩ ነይሩ ብፁእ ካርዲናል ሩዊኒ ካብ 1991 ክሳብ 2008 ናይ ሰበኻ ሮማ ዓቃቤ መንበርን ከምኡውን ናይ ባዚሊካ ቅዱስ ዮሃንስ ላተራን ሊቀ ካህናት ኮይኖም ኣገልጊሎም ካብ 1991 ክሳብ 2007 ድማ ኣብ መንበር ጉባኤ ጳጳሳት ኢጣልያ ነይሮም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስብከቶም ካርዲናል ሩዊኒ ኣብቲ ነዊሕ ዓመታት ኣገልግሎቶም ዘበገስዎም መደባት ነቲ ብሉፅ ሓሳባቶምን ተበግሶታቶምን ብምስጋና ዘኪሮም ርእሰ ሊቃነ ጳጳሳት ቀጺሎም እቲ ናይ ዕለቱ ንባባት ንክርስቶስን ንቤተ ክርስትያንን ዘለና ተኣማንነት ዘርእዩ ኮይኖም ካርዲናል ሩዊኒ ድማ ናይዚ ሓጐስ ዝመልኦ ኣብነት ነይሮም እታ ቐዳመይቲ ንባብ ካብ መልእኽቲ ቅዱስ ሃዋርያ ጳውሎስ ናብ ሰብ ሮማ ዝተወስደት ኮይና ካብ ፍቕሪ ኣምላኽ ዝፈልየና ማንም ነገር ከምዘ የለ ተዘኻኽር እያ እዚ ሓቂ እዚ ድማ ንካርዲናል ሩዊኒ ዘነቃቅሖም ነበረ ብተመሳሳሊ እቲ ካብ ወንጌል ዮሃንስ ዝተወስደ ናይ ዕለት ንባብ ቅዱስ ወንጌል ጐይታና ኢየሱስ ክርስቶስ እቶም ዝሃብካኒ ኣብቲ ኣነ ዘለኽዎ ምሳይ ምእንቲ ክኾኑ ኢሉ ናብ እግዚኣብሔር ኣቦ ዝጸለየሉ ንባብ ነቲ ቀንዲ መምርሒ ህይወት ካርዲናል ሩዊኒ ዘመልክት ምዃኑ ርእሰ ሊቃነ ጳጳሳት ገሊጾም ቅዱስነቶም ኣብዚ ቃላት እዚ እቲ ንረብሓ ኣሕዋቱ ተባሂሉ ዝተሓልፈን ንናይ ገዛእ ርእሱን ንናይ ካልኦት ድሕነትን ኢሉ ድማ ወትሩ ፍቓድ ኣምላኽ ኣብ ምድላይ ዝተመርኮሰን ህይወት መደቡን ኣንፈቱን ከምኡውን ናይ መወዳእታ ሸቶኡ ተጠቃሊሉ ንረኽቦ ኢሎም ብፁእ ካርዲናል ሩዊኒ ምስ ገለ ካብቶም ናይዚ ቀረባ እዋን ዓበይቲ ቅዱሳን ከም ቅዱስ ጳውሎስ ሻትሻይን ቅዱስ ዮሐንስ ጳውሎስ ካላይን ናይ ምስራሕ ዕድል ከም ዝነበሮም ቅዱስነቶም ገሊጾም። ካብዚኣቶም ድማ ካርዲናል ሩዊኒ ብፍላይ ካብ ቅዱስ ዮሐንስ ጳውሎስ ካላይ ዝበለጸ ተመክሮ ከም ዝቐሰሙ ጠቂሶም። ቅዱስነቶም ስብከቶም ብምቕጻል እቲ ኣብነት ዝኸውን ውልቃዊ ባህርያትቶም ካርዲናል ኣብቲ ንመሪሕነት ጵጵስናኦም ዝመረጽዎ መሪሕ ቃል ዝለዓለ መግለጺኡ ከም ዝረኸበ ገሊጾም። እቲ መሪሕ ቃል ድማ ሓቂ ሓራከተውፅኣኩም እያ ዝብል እዩ። እዚ መጽሓፍ ቅዱሳዊ ጥበብ እዚ ብፍላይ ኣብዚ ሕጂ ዘሎ ብምድንጋርን ዘይርጉእነትን ዝልለ ዘመን ክዝከር ዘለዎ ኣገዳሲ ትምህርቲ ምዃኑ እውን ገሊጾም። ርእሰ ሊቃነ ጳጳሳት ኣብ መወዳእታ ኣምላኽ ነቶም ዝዓረፉ መወዳእታ ንዘይብሉ ዓስቢ ሰላሙ ክህቦም ጸልዮም። ነቶም ብተወፋይነት ኣብ ግዜ ኣገልግሎቶም ይኹን ኣብ ግዜ እርጋኖምን ሕማሞምን ዘሰነይዎምን ዝሓገዝዎምን ዝደግፍዎምን ድማ ኣመስጊኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ፔሩ ጆሶ ማርያ ባልካዛር ዘላዳ ትማሊ ሓሙስ ኣብ ቫቲካን ተቐቢሎም ኣዘራሪቦም። እቲ ርእሰ ብሔር ድሕሪ ምስ ርእሰ ሊቃነ ጳጳሳት ዝገበሮ ርክብ ምስ ዋና ጸሓፊ ቅዱስቲ መንበር ካርዲናል ፒየትሮ ፓሮሊንን ምስ ዋና ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ሊቀ ጳጳሳት ፖል ሪቻርድ ጋላገርን ኣብ ቤት ጽሕፈት ቅዱስቲ መንበር ተዘራሪቡ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር ኣብ ዘውፅኦ መግለጺ ከም ዘመልክቶ እቲ ኣብ ቤት ጽሕፈት ቅዱስቲ መንበር ዝተኸየደ ዘተ ልባዊ ነይሩ፣ ብተወሳኺ ድማ ኣብ መንጎ ቅዱስቲ መንበርን ሃገረ ፔሩን ዘሎ ጽቡቕ ርክብ ዕጋበት ከም ዝተሰምዖምን ነዚ ርክብ እዚ ንምድልዳል ድልየት ከም ዘሎን ተገሊጹ። እቲ መግለጺ ወሲኹ ከም ዝሓበሮ ኣብቲ ዘተ ንኽልቲኦም ወገናት ዘገድሱ ሓባራዊ ጉዳያት ማለት ማሕበሪ ቁጠባዊ ኩነታትን ዘይሕጋዊ ንጥፈታት ዕደናን ሓባራዊ ረብሓን ዘተን ምድንፋዕ ከምኡውን ንማሕበራዊ ስኒት ዘሎ ተወፋይነት ኣተኩሮ ተዋሂብዎም። ኣብ መወዳእታ እቲ መግለጺ ከም ዝጠቕሶ ኣብቲ ዞባውን ኣህጉራውን ማሕበረ ፖለቲካውን ኩነታት ብፍላይ ድማ ኣብ ጉዳይ ስደትን ውዱብ ገበንን ከምኡውን ሳዕቤናት ግጭታት ብዝምልከት ናይ ሓሳብ ምልውዋጥ ተገይሩ።
0: ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብታ ካብ ካሳዊት ሃገር ሓውርያዊ ዕለት ዘካይዱ ዘለዉ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓበር ዘተዘነቃቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ኮቫካድ ምስ ርእሰ ብሔር ኢልሃም ኣልየቭ ኣብ ዝገበሮ ርክብ ንጥፈታት ናይቲ ከባቢ ካቶሊካዊት ቤተ ክርስትያንን ኣብ መንጎ ዝተፈላለዩ ማሕበረሰባት ሰላማውን ምክብባርን ዝዓሰሉ ሓበራዊ ሂወት ንምፍጣር ምፅውዋርን ሕብረ ባህላውነትን ምድንፋዕ ከም ዘድሊ የጉልሑ። ኣዘርበጃን ዝብል ናይቲ ሃገር ስም ምድረ እሳት ዝብል ትርጉም ዘለዎ ኮይኑ ንህዝቢ እቲ ሃገር ዝውክል ከምኡውን ባኮ ዝብል ስም ናይቲ ሃገር ርእሲ ከተማ ድማ ንፋስ ዝብል ትርጉም ዘለዎ ኮይኑ እዞም ክልተ ምልክታት ብቐደም ተኸተል ንፍቅርን ስኒትን ዝውክሉ ኮይኖም እዚ እውን ኣብ መንጎ ቅድስቲ መንበርን ሃገረ ኣዘርበጃንን ዘሎ ርክብ ዝገልጽን ሕማረት ናይቲ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት እየንተ ካርዲናል ጆርጅ ጄኮብ ኮቫካድ ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብ ኣዘርባጃን ናይ ዘካይዱ ሃዋርያዊ ዕደት ምዃኑ ዜና ቫቲካን ይሕብር። ዕለት 18 ሰነ ካርዲናል ኮቫካድ ኣብ ርእሰ ከተማ ባኩ ኣብ ቤት ሸክ ኡል እስልምና ካውካሰስ ኣላሽኩር ኣብ ዝተገብረሎም ምውቕ ኣቀባብላ ንቅድስቲ መንበርን ማሕበረሰባት ሃይማኖት ኣዘርባጃንን ዝጥርንፍ ንነዊሕ እዋን ዝፀንሐ ምሕዝነት ዝምስክር ምዃኑ ኣብቲ ኣብ ዘስምዖም መደረ ብምምልካት ምስጋናኦም ከም ዘቕረቡን ኣብቲ ኣብ ኣዘርባጃን ናይ ካቶሊካዊት ቤተ ክርስትያን ሃዋርያዊ ማሓዳሪ ሊቀ ጳጳሳት ቭላድሚር ፈከተ ኣብ ቅዱስቲ መንበር ናይ ሃገረ ኣዘርበጃን ልኡከ መንግስቲ ኢልጋር ሙክታሮቭን ወከልቲ ናይቲ ከባቢ ክርስትያንን ኣይሁዳውያን ማሕበረሰባትን ኣብ ዝተረኽብሉ ርክብ ኣብ ዘስምዖ መደረ ነቲ ኣብ 2002 ዓመተ ምሕረት ቅዱስ ዮሃንስ ጳውሎስ ዳግማውን ኣብ 2016 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮን ናብቲ ሃገር ዝገበርዎ ምብፃሕ ዘኪሮም ምስ ሓያሎ ኣኼባታትን ተበግሶታትን ተደሚሩ ኣብ መንጎ ሃገረ ቫቲካንን ኣዘርባጃንን ዘሎ ርክብ ዘደልል ምዃኑ የስተብህሉ። በቲ ካልኣይ ጉባኤ ቫቲካን ብዛዕባ ካቶሊካዊት ቤተ ክርስቲያን ዘይ ክርስቲያን ሃይማኖታት ዘለዋ ርክብ ዝገልጽ ኣዋጅ ዘለናዮ ዘመን ተደሪኹ ክርስቲያን ኣስላምን ነቲ ሓደ ኣምላኽ ፈጣሪ ሰማይን ምድርን ከም እናምልኾ ኣፍልጦ ብምሃብ ኣብ ኣገልግሎት ሰላም ብሓባር ክመላለሱ ከም ዝፅዕሩ ካርዲናል ኮቫጋር ኣብ ዘስምዑ መደረ ኣመልኪቶም እዚ ኣረኣእያ እዚ እቲ ኣብ 211 ዓመተ ምሕረት እተኸተመ ክልትዮ ስምምዕ ከምኡ እውን ኣብዝ ሓለፈ ዓመት እተኸተመ ናብ ዝዓመቖ ምርድዳእን ምትእምማንን ምትሕብባርን ዝወስድ መገዲ እዩ ዝብል ናይ ሓባር እምነት ይምስክሩ እንክብሉ ከም ዘጉልሑ ዜና ቫቲካን ኣፍሊጡ እቲ ክሳብ ሕጂ ዝተሃንፀ ግን ነቲ ርእሰ ሊቃነ ጳጳሳት ሊመንበል 14 ኣብቲ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገሶ ሓደ መልእኽቲ ስልጣነ ፍቕርን ምስዓብ ዘነቓቕሕ ክኸውን ኣለዎ በዚ መንፈስ እዚ ካርዲናል ኮቫጋድ ኣብ መደረኦም ከም ዝገለጽዎ እቲ ፃውዒት ኣብቲ ሰነድ ተደጋጊሙ እተጣቕሰ ሓሙሽተ ኣገደስቲ መብፅዓታት ጽልእን ምክፍፋልን ዝዘርእ ኣፅዋር ልሳን ምውጋድ ንነፍሲ ወከፍ ሰብ ብክብረት ምሕላው ብፍትሒ ሰላም ምኽናፅ ንኣረኣእያ እቶም ግዳያት ምቕባልን ኣውያት እቶም ዝሰቐቀዩ ፅን ምባልን ኣብ መንጎ ሃይማኖታትን ባህልታትን ህዝብታትን ዝግበር ናይ ሓባር ዘተነ ምሕዳስ ኣብዚ እዋን እዚ ኣብ ዓለም ዘሎ ብድሆታት ንምፍታሕ ስለምልዕ ክልኣዊ ርክብን ብዙሓ ጎናዊ ምትሕብባርን ምድልዳል ክሰዓብ ዘለዎ እዩ እዚ መሰረታዊ ስርዓታት እዚ ክቡር ትምኒት ጥራይ ዘይኮነስ ህፁፅ ሓላፍነት እዩ ከም ዝበሉ ዜና ቫቲካን ይሕብር ዕለት 16 ሰነ ካርዲናል ኮቫጋርድ ምስርቅ ሶብሄር ሪፐብሊካዊት ኣዘርባጃን ኢልሓም ኣልየቭ እውን ከም እተረኻኸቡን ኣብቲ ክልኣዊ ርክብ ብመሰረት መግለፂ ኣዘርታግ እተሰሚየ ናይ መንግስ መንግስቲ ማዕከን ዜና ካርዲናል ኮቫጋድ ካብ ርእሰ ሊቃነ ጳጳሳት ሊመንበል 14 ካብ ናይ ቅዱስ መንበራና ፀሓፊ ካርዲናል ፔትሮ ፓሮሊን ዝተመሓላለፈሎም ሰላምታ ኣቕሪቦም ተራናይቲ ከባቢ ካቶሊካዊት ቤተ ክርስቲያንን ህንፀት ካልኣይ ቤተ ክርስቲያንን ኣጉሊሖም ሰላምን ኣብ መንጎ ሃይማኖታት ዝግበር ዘተ ኣብ መድንፋዕ ተፃዋርነትን ብዙሕነት ባሕልን ዘለዎ ኣገዳስነት ብምጉላሕ ኣብ መንጎ ቅዱስቲ መንበርን ሃይዳር ኣልየቭ ትካልን ዘሎ ምትሕብባር እውን ከም ተመያየጡን ባህላዊ ውርሻን ምዕቃብን ኣብ መንጎ ሃይማኖታት ዝግበር ዘተን ኣብ ምትብባዕን ዘለዎ ኣበርክቶ እውን ከም እተሰመረሉ ዜና ቫቲካን ኣፍሊጡ ኣቦ መንበር ቤት ምኽሪ ኣብያተ ክርስትያን ደቡብ ኣፍሪካ ሊቀ ጳጳሳት ስተምበለ ሲፑጋ ኣብ ልዕሊ ኣፍሪቃውያን ስደተኛታትን ወፃእተኛታትን ዜጋታት ዝፍፀም ዓመፅ ንምፍታሕ ህፁፅ ስጉምቲ ክውሰድ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ኣብ መንጎ ኣብያተ ክርስትያን ሓድነት ክህሉ ኣብ ዝግበር ፃዕሪ ዓብ ግደ ዘለዎ ቤተ ክርስትያናዊ ኣካል ዕለት 17 ሰነ 226 ዓመተ ምሕረት ምስናይ ሪፐብሊካዊት ደቡብ ኣፍሪካ ርእሰ ብሄር ሲሪል ራማፎሳ ኣብ ሕንፂ ሓድነት ከም ተራኸበን ሊቀ ጳጳሳት ኬፕታውን ኣቦ መንበር ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ደድሕሪ እቲ ኣብ ቀረባ እዋን ናብ ኣባላት ቤተ ክርስትያን ጉባኤ ኣብያተ ክርስትያን ደቡብ ኣፍሪካ ሰናይ ድሌት ናብ ዘለዎም ዜጋታትን ብዛዕባ እቲ ኣብ እተፈላለየ ክፋላት እታ ሃገር ኣብ ልዕሊ ወፃእተናታት ዝወረደ መጥቃዕትን ዓመፅን ኣማእኪሎም ዘመሓላለፎ ሃርያም መልእኽቲ ንዜና ቫቲካን የካፍሉ ሊቀ ጳጳሳት ሲፑካ ንዚ ኣጋጣሚ ዝተጠቂምና ብዛዕባ ስኻይ ኣሕዋትናን ኣሓትናን ዘሎና ዓሚቕ ሸቅሎት ገሊፅና ኣሎና እቶም ዝተመዛበሉን ምፍርራህ ዝወርዶም ከምኡ እውን መነባብሮኦም እተኸልከሉ ኣፍሪቃውያን ኣሕዋትና እዮም ሰብኣዊ ክብረት ምዝጠሓስ ቤተ ክርስትያን ስቕ ክትብል ኣይትኽእልን እያ መርሕነት ባይቶ ኣብያተ ክርስትያን ኣብ ደቡብ ኣፍሪካ ኩሉ ሰባት ብኣምላኽ እተዋህበ ሰብኣዊ ክብረት ከም ዘለዎ ኣጉሊሑ ብዙ ምኽንያት እዚ ድማ ዓመፅን ምፍርራህን ኣብ ልዕሊ ተኣፋፊ ማሕበረሰባት ምፍፃም ምኽንያታዊ ክኸውን ኣይክእልን እዩ ምስ መንፈስ እቡንቱ ዝጋጮን ምስ ክርስትያናዊ ምርዳእ ሰብኣዊ ክብርን ዘይቃዶ ምዃኑን ዜና ቫቲካን ኣብ ዝሃቦ መግለፂ የጉልሑ መራሕቲ ቤተ ክርስትያን መንግስቲ ደቡብ ኣፍሪካ ኣብ ልዕሊ እቶም ሕጊ ዝጥሕሱ ገዛእ ርእሶም ሕጊ ዝገብሩ ዓዋሉን ጉጅለታትን ስጉምቲ ክወስድ ፃውዒት ኣቕሪቦም እቲ ሕጊ ኣብ ግብሪ ናይ ምውዓል ሓላፍነት ኣብ መንግስትን ትካላት ንዳኣ እምበር ኣብቶም ካብ ሕጊ ወፃኢ ዝሰርሑ ውልቀ ሰባት ወይ ጉጅለታት ከም ዘይኮነ እውን ብኣፅንዖት የዘኻኽሩ ቁጥዐ ደቡብ ኣፍሪቃውያን ብሰንኪ ቐጻሊ ሸቕለተ ኣልቦነት ድኽነት ሕማቕ ኣገልግሎታትን ብልሽውና ከምኡ እውን ኣብ መንግስታዊ ተቃዋማት ዘሎ ምትእምማን ህዝቢ እናነከየ ይኸይድ ብምህላው ተቐባልነት ይረክብ ኣሎ ብዛዕባ እቲ ኣብ ብዙሓት ማሕበረሰባት እንሪኦ ቁጣዐ ኣበርክቶ ዝገብር ኩነታት ብቐጥታ ምስ ርእሰ ብሄርን ኣብ መንጎናን ተዛሪብና ኢና ሰባት ይቃለሱ ኣለዉ ዕሽሽ ከም ዝበሃሉን ሰማዕ ዘይብሉን ኮይኑ እዩ ዝስምዖም ይኹን እምበር ዝኾነ ይኹን ዓመፅ ምኽንያታዊ ክኸውን ኣይክእልን እዩ እቲ ቀንዲ ጠንቂ ማሕበራዊ ዘይምርግጋእ ፍታሐ ክረክብ ኣለዎ ነፍሶ ክፈፃተይና ካብ ደቡብ ኣፍሪካ እንተወፅኡ እውን እታ ሃገር ሽቕለት ኣልቦነት ሕማቕ ኣገልግሎት ብልሽውና ገበን ቁጠባዊ ዘይማዕርነት ኣይክህሉን እዩ ማለት ኣይኮነን ናይቲ ፀገም ሱር ስደተናታትን መፃዕተናታትን ምግባር ዘይቅንዑ እዩ ቢሎም ወፃዕተናታት መብዛሕትኡ ግዜ ነቲ ዓሚቑን እተሓላለኽን ብድሆታት ምኽኒት ጌርካ ብምቕራብ ነቲ ዘሎ ቁጠባዊ ፀገማት እታ ሃገርን ስደተናታትን መፃዕተናት ታትን ብመጥቅዓ ክፍታሕ ማለት ጌጋ እዩ ሊቀ ጳጳሳት ሲፖካ ብዛዕባ እቲ ዕለት 30 ሰነ ክካየደ ተመደበ ፀረ ስደተናታት ሰላማዊ ሰልፍታት ብዝምልከት ነቶም ናይ መንበር ፍቓድ ዘይብሎም ስደተናታት ካብ ደቡብ ኣፍሪቃ ንኽወፁ ዝሓትትን ፍሉጥ ግዜ ዝሕብን ኣብ ግምት ብምእታዊ መንግስቲ ተወሳኺ መጥቃዕትታት ኣብ ልዕሊ ስደተናታት ከይፍፀም ንምክልኻልን ተኣፈፍቲ ማሕበረሰባት ንምዕቋብን እኹሉ ናይ ፀጥታ ስጉምትታት ክረጋግፅ ተማሕፂኖም ባይቶ ኣብያተ ክርስትያን ኣብ ደቡብ ኣፍሪካ ካብ ርእሰ ብሄር ራ ማፎሳ ናብ ኣኽበርቲ ሕጊ ከም ዝዝርጋሕን ሕግን ህዝባዊ ስርዓትን ንምዕቃብ ስጉምትታት ከም ዝወስድ መረጋገፂ ከም ዝረኸበ ሓቢሮም መራሕቲ ቤተ ክርስትያን ነቲ መንግስቲ ደቡብ ኣፍሪካ ዘውፅኦ ሓሙሽተ ኣዕኑድ ዘለዎ መደብ ነቲ ኣብ ደቡብ ኣፍሪካ ዘሎ ቅልውላዊ ስደት ምላሽ ንምሃብ ኣገዳሲ መሰረት ብምዃኑ እውን ሓንጎፋይ ኢሎም ከም እተቐበልዎን መደብ መንግስቲ ደቡብ ኣፍሪካ ኣብ ሓሙሽተ ኣዕኑድ እተመስረተ እዩ መጥሓስ ሕግታት ጉዳይ ስደትን ሸቃሎን ብዘይ ሕጋዊ መገዲ ናብ ደቡብ ኣፍሪካ ምእታው ምክልኻል ኣብ ስርዓት ቤት ፅሕፈት ምሕደራት ስደተናታት ዘሎ ብልሽውና ምጥፋዕ ሕግታትን መምርሕታትን ስደት ምድልዳል ከምኡ እውን ምስ ካልኦት ሃገራት ኣብ መላእ ዞባን ኣህጉርን ዘሎ ናይ ስደት ብድሆታት ንምፍታሕ ምትሕብባር ዝብል ምዃኑ ገሊፆም መራሕቲ ቤተ ክርስትያን ግና ሕግን ስርዓትን ተወፋይነት ናብ ዝጭበጥን ዝዕቀንን ተግባር ክትርጎም ኣለዎ ቢሎም ከምዝኣምኑን እቲ መራሕነት ኩሉ ህዝቢ ፅልእ ወፃቴናታት ፅልኢ ጉጉይ ሓበሬታ ዓመፅ ክቃወም ንኩሉ ምስ ስደት ዝተኣሳሰር ስክፍታታት ብፍርሕን ቀጥዒ ኣልቦም ቁፅፀርን ዘይኮነስ ሕጋውን ቅዋማውን መስርሕ ክፈትሕ ካብ ምፅዋዕ ድሕር ኣይብልን እዩ ይብሉ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ሰላሙ ክህቦም ጸልዮም ነቶም ብተወፋይነት ኣብ ግዜ ኣገልግሎቶም ይኹን ኣብ ግዜ እርጋኖምን ሕማሞምን ዘሰነይዎምን ዝሓገዝዎምን ዝደግፍዎምን ድማ ኣመስጊኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ፔሩ ጆሶ ማርያ ባልካዛር ዘላዳ ትማሊ ሓሙስ ኣብ ቫቲካን ተቐቢሎም ኣዘራሪቦም። እቲ ርእሰ ብሔር ድሕሪ ምስ ርእሰ ሊቃነ ጳጳሳት ዝገበሮ ርክብ ምስ ዋና ጸሓፊ ቅድስቲ መንበር ካርዲናል ፒየትሮ ፓሮሊንን ምስ ዋና ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ሊቀ ጳጳሳት ፖል ሪቻርድ ጋላገርን ኣብ ቤት ጽሕፈት ቅድስቲ መንበር ተዘራሪቡ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣብ ዘውጽኦ መግለጺ ከም ዘመልክቶ እቲ ኣብ ቤት ጽሕፈት ቅድስቲ መንበር ዝተኸየደ ዘተ ልባዊ ነይሩ፣ ብተወሳኺ ድማ ኣብ መንጎ ቅድስቲ መንበርን ሃገረ ፔሩን ዘሎ ጽቡቕ ርክብ ዕጋበት ከም ዝተሰምዖምን ነዚ ርክብ እዚ ንምድልዳል ድልየት ከም ዘሎን ተገሊጹ። እቲ መግለጺ ወሲኹ ከም ዝሓብሮ ኣብቲ ዘተ ንኽልቲኦም ወገናት ዘገድሱ ሓባራዊ ጉዳያት ማለት ማሕበሪ ቁጠባዊ ኩነታትን ዘይሕጋዊ ንጥፈታት ዕደናን ሓባራዊ ረብሓን ዘተን ምድንፋዕ ከምኡውን ንማሕበራዊ ስኒት ዘሎ ተወፋይነት ኣተኩሮ ተዋሂብዎም። ኣብ መወዳእታ እቲ መግለጺ ከም ዝጠቕሶ ኣብቲ ዞባውን ኣህጉራውን ማሕበረ ፖለቲካውን ኩነታት ብፍላይ ድማ ኣብ ጉዳይ ስደትን ውዱብ ገበንን ከምኡውን ሳዕቤናት ግጭታት ብዝምልከት ናይ ሓሳብ ምልውዋጥ ተገይሩ።
1: ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብታ ካብ ውካሳዊት ሃገር ሓውርያዊ ዕለት ዘካይዱ ዘለዉ ኣብ መንጎ ዝተፈላለዩ ሃይማኖታት ናይ ሓበር ዘተዘነቃቕሕ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ኮቫካድ ምስ ርእሰ ብሔር ኢልሃም ኣልየቭ ኣብ ዝገበሮ ርክብ ንጥፈታት ናይቲ ከባቢ ካቶሊካዊት ቤተ ክርስትያንን ኣብ መንጎ ዝተፈላለዩ ማሕበረሰባት ሰላማውን ምክብባርን ዝዓሰሉ ሓበራዊ ሂወት ንምፍጣር ምፅውዋርን ሕብረ ባህላውነትን ምድንፋዕ ከም ዘድሊ የጉልሑ። ኣዘርበጃን ዝብል ናይቲ ሃገር ስም ምድረ እሳት ዝብል ትርጉም ዘለዎ ኮይኑ ንህዝቢ እቲ ሃገር ዝውክል ከምኡውን ባኮ ዝብል ስም ናይቲ ሃገር ርእሲ ከተማ ድማ ንፋስ ዝብል ትርጉም ዘለዎ ኮይኑ እዞም ክልተ ምልክታት ብቐደም ተኸተል ንፍቅርን ስኒትን ዝውክሉ ኮይኖም እዚ እውን ኣብ መንጎ ቅድስቲ መንበርን ሃገር ኣዘርበጃንን ዘሎ ርክብ ዝገልጽን ሕመረት ናይቲ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ህየንተ ካርዲናል ጆርጅ ጄኮብ ኮቫካድ ካብ ዕለት 15 ክሳብ ዕለት 19 ሰነ ኣብ ኣዘርባጃን ናይ ዘካይዱ ሃርያዊ ዕደት ምዃኑ ዜና ቫቲካን ይሕብር። ዕለት 18 ሰነ ካርዲናል ኮቫካድ ኣብ ርእሲ ከተማ ባኩ ኣብ ቤት ሸክ ኡል እስልምና ካውካሰስ ኣላሹኩር ኣብ ዝተገብረሎም ምውቕ ኣቀባብላ ንቅድስቲ መንበርን ማሕበረሰባት ሃይማኖት ኣዘርባጃንን ዝጥርንፍ ንነዊሕ እዋን ዝፀንሐ ምሕዝነት ዝምስክር ምዃኑ ኣብቲ ኣብ ዘስምዖም መደረ ብምምልካት ምስጋናኦም ከም ዘቕረቡን ኣብቲ ኣብ ኣዘርባጃን ናይ ካቶሊካዊት ቤተ ክርስትያን ሃዋርያዊ ኣመሓዳሪ ሊቀ ጳጳሳት ቭላድሚር ፈከተ ኣብ ቅድስቲ መንበር ናይ ሃገረ ኣዘርበጃን ልኡከ መንግስቲ ኢልጋር ሙክታሮቭን ወከልቲ ናይቲ ከባቢ ክርስትያንን ኣይሁዳውያን ማሕበረሰባትን ኣብ ዝተረኽብሉ ርክብ ኣብ ዘስምዖ መደረ ነቲ ኣብ 2002 ዓመተ ምሕረት ቅዱስ ዮሃንስ ጳውሎስ ዳግማውን ኣብ 2016 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮን ናብቲ ሃገር ዝገበርዎ ምብፃሕ ዘኪሮም ምስ ሓያሎ ኣኼባታትን ተበግሶታትን ተደሚሩ ኣብ መንጎ ሃገረ ቫቲካንን ኣዘርባጃንን ዘሎ ርክብ ዘደልል ምዃኑ የስተብህሉ። በቲ ካልኣይ ጉባኤ ቫቲካን ብዛዕባ ካቶሊካዊት ቤተ ክርስትያን ምዘይ ክርስትያን ሃይማኖታት ዘለዋ ርክብ ዝገልጽ ኣዋጅ ዘለናዮ ዘመን ተደሪኹ ክርስትያን ኣስላምን ነቲ ሓደ ኣምላኽ ፈጣሪ ሰማይን ምድርን ከም እናምልኾ ኣፍልጦ ብምሃብ ኣብ ኣገልግሎት ሰላም ብሓባር ክመላለሱ ከም ዝፅዕሩ ካርዲናል ኮቫካድ ኣብ ዘስምዖ መደረ ኣመልኪቶም እዚ ኣረኣእያ እዚ እቲ ኣብ 2011 ዓመተ ምሕረት እተኸተመ ክልትዮ ስምምዕ ከምኡውን ኣብዝሓለፈ ዓመት እተኸተመ ናብ ዝዓመቖ ምርድዳእን ምትእምማንን ምትሕብባርን ዝወስድ መገዲ እዩ ዝብል ናይ ሓባር እምነት ይምስክሩ እንክብሉ ከም ዘጉልሑ ዜና ቫቲካን ኣፍሊጡ። እቲ ክሳብ ሕጂ ዝተሃንፀ ግን ነቲ ርእሰ ሊቃነ ጳጳሳት ሊመንበል 14 ኣብቲ ግሩም ሰብኣውነት ብዝብል ኣርእስቲ ኣብ ዝለገሶ ሓደ መልእኽቲ ስልጣነ ፍቅርን ምስዓብ ዘነቃቅሕ ክኸውን ኣለዎ። በዚ መንፈስ እዚ ካርዲናል ኮቫካድ ኣብ መደረኦም ከም ዝገለጽዎ እቲ ፃውዒት ኣብ ኣብቲ ሰነድ ተደጋጊሙ እተጠቕሰ ሓሙሽተ ኣገደስቲ መብፅዓታት ጽልእን ምክፍፋልን ዘርእ ኣጽዋር ልሳን ምውጋድ ንነፍሲ ወከፍ ሰብ ብክብረት ምሕላው ብፍትሒ ሰላም ምኽናፅ ንኣረኣእያ እቶም ኣገዳት ምቕባልን ኣውያት እቶም ዝሰቕ

ኣይውፅን ምባልን ኣብ መንጎ ሃይማኖታትን ባህልታትን ህዝብታትን ዝግበር ናይ ሓባር ዘተነ ምሕዳስ ኣብዚ እዋን እዚ ኣብ ዓለም ዘሎ ብድሆታትን ምፍታሕ ስለምልዕ ክልኣው ርክብን ብዙሓ ጎናዊ ምትሕብባርን ምድልዳል ክሰዓብ ዘለዎ እዩ። እዚ መሰረታዊ ስርዓታት እዚ ክቡር ትምኒት ጥራይ ዘይኮነስ ህፁፅ ሓላፍነት እዩ ከም ዝበሉ ዜና ቫቲካን ይሕብር። ዕለት 16 ሰነ ካርዲናል ኮቫጋርድ ምስ ርእሰ ብሄር ሪፐብሊካዊት ኣዘርባጃን ኢልሃም ኣልየቭ እውን ከም እተረኻኸቡን ኣብቲ ክልኣው ርክብ ብመሰረት መግለፂ ኣዛርታግ እተሰሚየ ናይ መንግስቲ ማዕከን ዜና ካርዲናል ኮቫካድ ካብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ናይ ቅዱስ መንበሮ ነፃሓፊ ካርዲናል ፔትሮ ፓሮሊን ዝተመሓላለፈሎም ሰላምታ ኣቕሪቦም ተራናይቲ ከባቢ ካቶሊካዊት ቤተ ክርስትያንን ህንፀት ካልኣይ ቤተ ክርስትያንን ኣጉሊሖም ሰላምን ኣብ መንጎ ሃይማኖታት ዝግበር ዘተ ኣብ መድንፋዕ ተፃዋርነትን ብዙሕነት ባህልን ዘለዎ ኣገዳስነት ብምጉላሕ ኣብ መንጎ ቅዱስ መንበርን ሃይዳር ኣልየቭ ትካልን ዘሎ ምትሕብባር እውን ከም እተመያየጡን ባህላዊ ውርሻን ምዕቃብን ኣብ መንጎ ሃይማኖታት ዝግበር ዘተን ኣብ ምትብባዕን ዘለዎ ኣበርክቶ እውን ከም እተሰመረሉ ዜና ቫቲካን ኣፍሊጡ። ኣቦ መንበር ቤት ምኽሪ ኣብያተ ክርስትያን ደቡብ ኣፍሪካ ሊቀ ጳጳሳት ስተምበለ ሲፑጋ ኣብ ልዕሊ ኣፍሪቃውያን ስደተኛታትን ወፃእተኛታትን ዜጋታት ዝፍፀም ዓመፅ ንምፍታሕ ህፁፅ ስጉምቲ ክውሰድ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ኣብ መንጎ ኣብያተ ክርስትያን ሓድነት ክህሉ ኣብ ዝግበር ፃዕሪ ዓብዪ ግደ ዘሎ ቤተ ክርስትያናዊ ኣካል ዕለት 17 ሰነ 2026 ዓመተ ምሕረት ምስናይ ሪፐብሊካዊት ደቡብ ኣፍሪካ ርእሰ ብሄር ሲሪል ራማፎሳ ኣብ ሕንፂ ሓድነት ከም ተራኸበን ሊቀ ጳጳሳት ኬፕ ታውን ኣቦ መንበር ባይቶ ኣብያተ ክርስትያን ደቡብ ኣፍሪካ ደድሕሪ እቲ ኣብ ቀረባ እዋን ናብ ኣባላት ቤተ ክርስትያን ጉባኤ ኣብያተ ክርስትያን ደቡብ ኣፍሪካ ሰናይ ድሌት ናብ ዘለዎም ዜጋታትን ብዛዕባ እቲ ኣብ እተፈላለየ ክፋላት እታ ሃገር ኣብ ልዕሊ ወፃእተኛታት ዝወረደ መጥቃዕትን ዓመፅን ኣማእኪሎም ዘመሓላለፉ ሃርያም መልእኽቲ ንዜና ቫቲካን የካፍሉ። ሊቀ ጳጳሳት ሲፑካ ንዚ ኣጋጣሚ ዝተጠቂምና ብዛዕባ ስኻይ ኣሕዋትናን ኣሓትናን ዘሎና ዓሚቕ ሸቅሎት ገሊፅና ኣሎና። እቶም ዝተመዛበሉን ምፍርራህ ዝወርዶም ከምኡውን መነባብሮኦም እተኸልከሉ ኣፍሪቃውያን ኣሕዋትና እዮም። ሰብኣዊ ክብረት ምስዝጠሓስ ቤተ ክርስትያን ስቕ ክትብል ኣይትኽእልን እያ። መርሕነት ባይቶ ኣብያተ ክርስትያን ኣብ ደቡብ ኣፍሪካ ኩሉ ሰባት ብኣምላኽ እተዋህበ ሰብኣዊ ክብረት ከም ዘለዎ ኣጉሊሑ ብዙ ምኽንያት እዚ ድማ ዓመፅን ምፍርራህን ኣብ ልዕሊ ተኣፋፍ ማሕበረሰባት ምፍፃም ምኽንያታዊ ክኸውን ኣይክእልን እዩ። ምስ መንፈስ ኡቡንቱ ዝጋጮን ምስ ክርስትያናዊ ምርዳእ ሰብኣዊ ክብርን ዘይቃዶ ምዃኑን ዜና ቫቲካን ኣብ ዝሃቦ መግለፂ የጉልሑ። መራሕቲ ቤተ ክርስትያን መንግስቲ ደቡብ ኣፍሪካ ኣብ ልዕሊ እቶም ሕጊ ዝጥሕሱ ገዛእ ርእሶም ሕጊ ዝገብሩ ዓዋሉን ጉጅለታትን ስጉምቲ ክወስድ ፃውዒት ኣቕሪቦም እቲ ሕጊ ኣብ ግብሪ ናይ ምውዓል ሓላፍነት ኣብ መንግስትን ትካላት ንዳኣ እምበር ኣብቶም ካብ ሕጊ ወፃኢ ዝሰርሑ ውልቀ ሰባት ወይ ጉጅለታት ከም ዘይኮነ እውን ብኣፅንዖት የዘኻኽሩ። ቁጥዐ ደቡብ ኣፍሪቃውያን ብሰንኪ ቐጻሊ ሸቕለተ ኣልቦነት፣ ድኽነት፣ ሕማቕ ኣገልግሎታትን ብልሽውና ከምኡውን ኣብ መንግስታዊ ተቋማት ዘሎ ምትእምማን ህዝቢ እናነከየ ይኸይድ ብምህላው ተቐባልነት ይረክብ ኣሎ። ብዛዕባ እቲ ኣብ ብዙሓት ማሕበረሰባት እንሪኦ ቁጣዐ ኣበርክቶ ዝገብር ኩነታት ብቐጥታ ምስ ርእሰ ብሄርን ኣብ መንጎናን ተዛሪብና ኢና። ሰባት ይቃለሱ ኣለው፣ ዕሽሽ ከም ዝበሃሉን ሰማዕ ዘይብሉን ኮይኑ እዩ ዝስምዖም። ይኹን እምበር ዝኾነ ይኹን ዓመፅ ምኽንያታዊ ክኸውን ኣይክእልን እዩ። እቲ ቀንዲ ጠንቂ ማሕበራዊ ዘይምርግጋእ ፍታሕ ክረክብ ኣለዎ። ነፍሶ ክፈፃተይና ካብ ደቡብ ኣፍሪካ እንተወፅኡ እውን እታ ሃገር ሸቕለት ኣልቦነት፣ ሕማቕ ኣገልግሎት፣ ብልሽውና፣ ገበን፣ ቁጠባዊ ዘይማዕርነት ኣይክህሉን እዩ ማለት ኣይኮነን። ናይቲ ፀገም ሱር ስደተኛታትን መፃእተኛታትን ምግባር ዘይቅኑዕ እዩ ቢሎም ወፃእተኛታት መብዛሕትኡ ግዜ ነቲ ዓሚቕን እተሓላለኽን ብድሆታት ምኽኒት ጌርካ ብምቕራብ ነቲ ዘሎ ቁጠባዊ ፀገማት እታ ሃገርን ስደተኛታትን መፃእተኛታትን ብመጥቃዓ ክፍታሕ ማለት ጌጋ እዩ።
ሊቀ ጳጳሳት ሲፖካ ብዛዕባ እቲ ዕለት 30 ሰነ ክካይደ ተመደበ ጸረ ስደተኛታት ሰላማዊ ሰልፍታት ብዝምልከት ነቶም ናይ መንበር ፈቓድ ዘይብሎም ስደተኛታት ካብ ደቡብ ኣፍሪቃ ንኽወፁ ዝሓትትን ፍሉጥ ግዜ ዝሕብን ኣብ ግምት ብምእታዊ መንግስቲ ተወሳኺ መጥቃዕትታት ኣብ ልዕሊ ስደተኛታት ከይፍጸም ንምክልኻልን ተኣፈፍቲ ማሕበረሰባት ንምዕቋብን እኹል ናይ ፀጥታ ስጉምትታት ክረጋግፅ ተማሕፂኖም ባይቶ ኣብያተ ክርስትያን ኣብ ደቡብ ኣፍሪቃ ካብ ርእሰ ብሄር ራማፎሳ ናብ ኣኽበርቲ ሕጊ ከም ዝዝርጋሕን ሕግን ህዝባዊ ስርዓትን ንምዕቃብ ስጉምትታት ከም ዝወስድ መረጋገፂ ከም ዝረኸበ ሓቢሮም መራሕቲ ቤተ ክርስትያን ነቲ መንግስቲ ደቡብ ኣፍሪቃ ዘውፅኦ ሓሙሽተ ኣዕኑድ ዘለዎ መደብ ነቲ ኣብ ደቡብ ኣፍሪቃ ዘሎ ቅልውላዊ ስደት ምላሽ ንምሃብ ኣገዳሲ መሰረት ብምዃኑ እውን ሓንጎፋይ ኢሎም ከም እተቐበልዎን መደብ መንግስቲ ደቡብ ኣፍሪቃ ኣብ ሓሙሽተ ኣዕኑድ እተመስረተ እዩ መጥሓስ ሕግታት ጉዳይ ስደትን ሸቃሎን ብዘይ ሕጋዊ መገዲ ናብ ደቡብ ኣፍሪቃ ምእታው ምክልኻል ኣብ ስርዓት ቤት ፅሕፈት ምሕደራ ስደተኛታት ዘሎ ብልሽውና ምጥፋእ ሕግታትን መምርሕታትን ስደት ምድልዳል ከምኡ እውን ምስ ካልኦት ሃገራት ኣብ መላእ ዞባን ኣህጉርን ዘሎ ናይ ስደት ብድሆታት ንምፍታሕ ምትሕብባር ዝብል ምዃኑ ገሊፆም መራሕቲ ቤተ ክርስትያን ግና ሕግን ስርዓትን ተወፋይነት ናብ ዝጭበጥን ዝዕቀንን ተግባር ክትርጎም ኣለዎ ቢሎም ከምዝኣምኑን እቲ መራሕነት ኩሉ ህዝቢ ፅልእ ወፃቴናታት ፅልኢ ጉጉይ ሓበሬታ ዓመፅ ክቃወም ንኩሉ ምስ ስደት ዝተኣሳሰር ስክፍታታት ብፍርህን ቀጥዒ ኣልቦም ቁፅፀርን ዘይኮነስ ሕጋውን ቅዋማውን መስርሕ ክፈትሕ ካብ ምፅዋዕ ድሕር ኣይብልን እዩ ይብሉ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ